እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አድራችኋል? ከተወዳጁ ጣቢያችን ብስራት FM 101.1 ራዲዮ የዕለተ ሰኞ የብስራት ማለዳ ፕሮግራማችን 12 ሰዓት ሆኖ ወደ እናንተ መድረሱን በይፋ ጀምሯል። ከኛ ጋር ስላላችሁ እናንተ እጅግ አድርገን እናመሰግናለን። ቅዳሜና እሁዳችሁ እንዴት ነበር? እንዴት አለፈ? አሁንስ ደግሞ ያዳመጣችሁን የምትገኙት የት አካባቢ ሆናችሁ ነው?

ለበዓሉ ከውጭ ሀገር የሚላክልዎትንም ገንዘብ በቅልጥፍናና በትህትና ለማድረስ ሁሉን አቀፍ ዲጂታል ባንክ አገልግሎታችንን በንብ ተራ ይዘን እንጠብቆታለን። በዚሁ አጋጣሚ የፋይዳ መታወቂያውን ብቻ በመጠቀም ባሉበት ቦታ ሆነው አካውንት መክፈትና ማንቀሳቀስ እንደሚችሉ የምናስተውሶ ከኛ ከንብ ባንክ ጋር የሚኖርዎትን ጉዞ ዝምን አድርገን ኑሮውን ጥፍጥ ለማድረግ በማሰብ ነው። መልካም በዓል! ንብ ኢንተርናሽናል ባንክ።

0: ተመልሰናል። የፖሊስ አባሏ መጸዳጃ ጉድጓድ ውስጥ የጣለች አራስ ህፃንን ጡት በማጥባት ከሞት ታደገቻት። ጉድጓድ ውስጥ ተጥላ የተሰወረችውን እናት ለመያዝም ፖሊስ ክትትል እያደረገ ይገኛል። በደቡብ ምስራቅ ኦሮሚያ ዞን በነንሰቦ ወረዳ 12 ሜትር ጥልቀት ባለው የመጸዳጃ ቤት ጉድጓድ ውስጥ የጣለችን የአራስ ህፃን የፖሊስ አባሏ በህብረተሰቡ ትብብር ከጉድጓድ አውጥታ የራሷን ጡት በማጥባት ህይወቷን መታደጓን የወረዳው ፖሊስ አስታውቋል። የነንሰቦ ጩቢ ከተማ የጸጥታ ጽህፈት ቤት ኃላፊ አቶ ማሙሽ ከድር እንዳስታወቁት የነንሲቢ ወረዳ ፖሊስ ጽህፈት ቤት እና የሴቶችና ህጻናት ክፍል ኃላፊ የሆነችው ዋና ሳጅን አሴር ደበሌ ይህንን የሰብአዊነት ተግባር ፈጽማን ህፃኗን ከሞት ታድጋታለች። መስከረም 21 2019 ዓ.ም ከነንሰቦ ጨቢ አካባቢ ነዋሪዎች ለፖሊስ ባደረሱት ጥቆማ መሰረትም ዋና ሳጅን አስር ደበሌ 21 ኪሎ ሜትር ያህል በመጓዝ መጸዳጃ ጉድጓድ ውስጥ ተጥላ ስታለቅስ የነበረችውን ህፃን በፍጥነት በህዝብ ትብብር ማስወጣትም ችላለች። የፖሊስ አባሏ ከመጸዳጃ ጉድጓድ የወጣችውን ህፃን ሳትጸየፍ ካጠበቻት በኋላ የራሷን ጡት በማጥባት በህይወትና በሞት መካከል የነበረችውን የሳምንታት እድሜ አራስ ልጅም ታድጋለች። አቶ ማሙሽ ከድር አክለው እንደገለጹት ዋና ሳጅን አስር ደበሌ ተግባር ለብዙዎች ታላቅ አርአያና የእውነተኛ ሰብአዊነት ማሳያ መሆኑን የገለጹ ሲሆን በአሁኑ ወቅትም ከመጸዳጃ ጉድጓድ የወጣችውን ህፃን በነንሰቦ ጨቢ ጤና ጣቢያ ህጻናት ማቆያ አስፈላጊ ክትትል ተደርጎላት በሙሉ ጤንነት ላይም ትገኛለች። የሳምንታት እድሜ ያላት ልጅን መጸዳጃ ጉድጓድ ውስጥ ላይ የተሰወረችውን ግለሰብ በቁጥጥር ስር ለማዋል በፖሊስ በኩል ክትትል የተደረገበት እንደሚገኝ ተገልጿል። ክብራትና ክብራን በዚሁ ወደ ሰሎት ዘገባችን የምናልፈው ባልደረባችን ሰላማዊ ነጋሴ እንደሚከተለው አዘጋጅቶታል።
1: የተሰጣቸውን ህግን የማስከበር ኃላፊነት ችላ ብለው በያዙት መሳሪያ ግለሰቦችን አላግባብ ማስፈራራት፣ ከዛም አልፎም የግድያ ወንጀልን በመፈጸም ከተሰጣቸው ህዝባዊና ህገ መንግስታዊ ኃላፊነት አፈንግጠው የሰዎችን ህይወት ቀጥፈው መጨረሻቸው እስር ቤት የሆኑ የጸጥታ አካላት እንዳሉ የወንጀል ታሪኮች ምስክር ናቸው። የጸጥታ አካላት የተሰጣቸው መሳሪያ ወንጀልን እንዲከላከሉበትና ህግን እንዲያስከብሩበት ቢሆንም አንዳንዶች ግን የተሰጣቸውን ስልጣንና ኃላፊነት ችላ ብለው መሳሪያ ጉዳዩን አለአግባብ ሲጠቀሙበት የሚስተዋል ጉዳይ ነው። የአቃቤ ህግ የክስ ማስረጃ እንደሚያስረዳው ረዳት ሳጅን አሸናፊ ካጫ የተባለው ግለሰብ የወንጀል ህግ አንቀጽ 540 ላይ የተመለከተውን ድንጋጌ በመተላለፍ በግምት ከምሽቱ 5 ሰዓት ሲሆን በሲስ ከተማ አስተዳደር 02 ቀበሌ ክልል ውስጥ በተለምዶ ሽሙል መግቢያ ተብሎ በሚጠራበት አካባቢ ይገኛል። ታዲያ ተከሳሽ የግል ተበዳይ ፍጹም አገራሽ የተባለውን ምክንያቱ በውል በማይታወቅበት ህግን ለማስከበር በተሰጠው የጦር መሳሪያ አይሱዙ የጭነት መኪና በማስቆም የግል ተበዳይን በመኪና ጋቢና ውስጥ እንደተቀመጠ ተኩሶ ህይወቱ እንዲያልፍ ያደርጋል።
2: አንዳንድ የራሳቸውን ኪስ ለመሙላት በጎን የሚሯሯጡ አሉ። እሱ ነገር ደግሞ ሊያስኬድ አይችልም። ለምን ህገ መንግስታችን የሚለው ሰዎችን ማገልገል አይደለም። ህገ መንግስቱን የተላበሰ ሰውና ዩኒፎርም ያደረገ ሰው ኖርማል ሰው እንኳ ስታስበው በጎ ነገር ማድረግ ወይም ደግሞ ህዝብን ማገልገል ደስ የሚለው በተፈጥሮ አለ። ነገር ግን እነዚህ ዩኒፎርም የለበሱ ሰዎች፣ እነዚህ በጎን ዩኒፎርማቸውን ክደው ለራሳቸው በጎን የሚረጡ ሰዎች በእውነቱ ከሆነ መንግስት በጣም በጣም በቁጥጥር ስር ማድረግ አለበት።
3: ህገ መንግስቱ የሰጣቸውን ኃላፊነት ወደ ጎን በመተው የግል ጥቅምን በማስቀደም ለህገ መንግስቱ ታማኝ ያልሆኑ ስራዎችን የሚሰሩ ዩኒፎርም የለበሱ መንግስት ተከታትሎ ተገቢውን ቅጣትና እርምጃ ሊወሰድባቸው ይገባል። ምክንያቱም እነሱ የወጡት ከህዝብ አብራክ ነው። ከህዝብ እንደወጡ መጠን ለህዝብ ነው ማገልገል የሚገባቸው።
1: በመሆኑ ተከሳሽ የኢፌድሪ የወንጀል ህግ አንቀጽ 540 በመተላለፍ ተራ የሰው መግደል ወንጀል ፈጽሟል በማለት የቤንች ሸኮ አቃቤ ህግ ክስ መስርቶበታል።
4: ኃይሌ መንግስቴ ነኝ፣ በማናቸውም የፌዴራል ፍርድ ቤቶች ጠበቃና የህግ አማካሪ።
5: የቀበረበውን ጉዳይ በተመለከተ የወንጀል ህጋችን አንቀጽ 540 ስር የሚያርፍ ሲሆን ይህም ተራ የሆነ የሰው ግድያ ሲሆን ተራ የሰው ግድያ

0: ት በአንቀጹ እንደተደነገገው በወንጀል ህጉ 539 ያክል ከባድ ያልሆነና በወንጀል ህጉ አንቀጽ 541 ስር ቀላል ባልሆነ ሁኔታ ሰውን መግደል ሲሆን ይህም የሚያስቀጣው ከ5 አመት እስከ 20 አመት ጽኑ እስራት ሊያስቀጣ የሚችል መሆኑን ያስቀምጣል። 539 ከባድ ግድያ ማለት ድንጋጌው ሰውን ለመግደል አስቀድሞ የነበረው ሐሳብ ወይም ምክንያት፣ የተጠቀመበት መሳሪያ ወይም ዘዴ፣ ያገዳደሉ ሁኔታና የተለየ ጨካኝነትን የሚያሳይ ሲሆን ከባድ የሰው ግድያ ይባላል። ቀላል የሆነ የሰው ግድያ የሚባለው ደግሞ 541 ላይ የተቀመጠው ያስገዳጅ ሁኔታዎችን በመተላለፍ ወይም ህጋዊ መከላከል መጠንን በማለፍ ከፍ ባለ ደም በሚያፈላ ምክንያት ወይም ባልጠበቀው ህሊናን በሚያውክ ድንገተኛ ምክንያት ከፍተኛ ስሜት ወይም ብርቱ ዝንባሌ ላይ በሚጥል ምክንያት ሰውን ሲገል እነዚህ በእንደዚህ አይነት ሁኔታዎች ላይ የተቀመጠ ሲሆን ከነዚህ ውጭ በሆነ ጊዜ ነው 540 የሚያስቀጣው ማለት ነው።
1: የቤንች ሸኮ አቃቤ ህግ የሰውና የሰነድ ማስረጃዎቹን ለቤንች ሸኮ ዞን ከፍተኛ ፍርድ ቤት አቅርቧል። ክሱን ሲያከራክር የቆየው የቤንች ሸኮ ዞን ከፍተኛ ፍርድ ቤት የግራ ቀኙን በማመዛዘን በተከሳሽ ረዳት ሳጅን አሸናፊ ካጫ ላይ የጥፋተኝነት ብይን አስተላልፏል። በዚህም መሰረት የቤንች ሸኮ ዞን ከፍተኛ ፍርድ ቤት በዋለው የወንጀል ችሎት በተከሳሽ ላይ የእድሜ ልክ ጽኑ እስራትና በ200 ብር የገንዘብ መቀጮና ከማንኛውም ፖሊሳዊና መሰል ተያያዥ ስራዎች እንዳይሰራ ውሳኔ አስተላልፎበታል።
2: የያዙትን ለማግዘፍ ምቹ የቁጠባ መንገዳችንን አቅርበን ኑሮውን ዲቃና እንደ ወዳጅ ተጨንቀን ከጎኖ ከተገኘን ባንክ ብቻ ያስብለናል። እንዲህ ጅማሮትን አድንቀን ከልቦ ቀርበን ንግዶን ለማሳደግ ከገንዘብ ባለፈ ጊዜያችንን ሐሳባችንን አለፍ ሲል ውሏችንን ከሰጠን ባንክ ብቻ ያስብለናል። ጊዜ ገንዘብ በሆነበት ዓለም ጊዜውን አትርፈን እፎይታን አላብሰን በሄዱበት ሁሉ ካለን ከጠበቁት አልፈን ከተገኘን ባንክ ብቻ ያስብለናል።
3: ብቻ
2: እንዲያቀዱትን ወደ መሬት አውርደን ህልሞን እንዲራመድ አድርገን እስከ መጨረሻ አብረነውት ከተጓዝን ባንክ ብቻ ያስብለናል።
1: አረ
2: ማህበረሰባችን ጎን ቆመን አንድ ላይ ተጋግዘን በበጎ አድራጎት ተሰማርተን አለኝታ ከሆንስ ባንክ ብቻ ያስብለናል። ከባንክ ባሻገር እንጂ አማራ ባንክ ከባንክ ባሻገር።
4: የማለዳው አጋራችን ሲንቄ ባንክ መልእክት አለ። ውድ የባንካችን ደንበኞች አብራችሁን ስለምትሰሩ እጅግ እናመሰግናለን። የፋይናንስ አካታችነትና ተደራሽነትን ማረጋገጥ የዘወትር ተግባሩ ያደረገው ሲንቄ ባንክ ያለፈውን ዓመት በዘርፈ ብዙ ስኬት አጠናቆ አዲሱን ዓመት በአዲስ ጉልበትና ፈጣን ግስጋሴ ጀምሯል። ባንኩ ከ622 በላይ የሚሆኑ ዘመናዊ ቅርንጫፎቹ አማካኝነት ቀልጣፋ አገልግሎትን እየሰጠ የሚገኝ ሲሆን በሚሊዮኖች የሚቆጠሩ ዜጎች ከፍተኛ ብድር በማቅረብ የማህበረሰቡን የኑሮ ደረጃ በማሻሻል የኢኮኖሚ እንቅስቃሴ በማነቃቃትና የስራ እድልን በመፍጠር ረገድ ከፍተኛ ሚናውን እየተወጣ ይገኛል። ሲንቄ ባንክ በአንድነት ወደ ስኬት እያለ ከኛ ጋር አለ። እጅግ አድርገን እናመሰግናለን። ሁለተኛው ክፍል ስፖርታዊ መረጃዎቻችንን እንደሚከተል ያስደምጥላል። ተፌ በስቱዲዮ ይገኛል። ተፌ በድጋሚ እንኳን ደህና መጣ፣ መቀጠል ትችላለህ።
5: አመሰግናለሁ ቢዛ። አድማጮች በድጋሚ እንደምናደራችሁ፣ ፋሲል ከነማዎች የፕሪሚየር ሊጉን ዝግጅታቸውን ያጠናቀቁበት የመጨረሻ የአቋም መለኪያ ጨዋታ በድል ተወጥቷል። ፋሲል ከነማዎች ቅዳሜ ረፋድ በክብሩ ይነቃቸው ሰማይ እግር ኳስ አካዳሚ ሜዳ ከቅዱስ ጊዮርጊስ ጋር ያደረጉትን ተጠባቂ ፍልሚያ 2-1 በሆነ ውጤት በማሸነፍ የቅድመ ውድድር ዘመን ዝግጅታቸውን ያለ ሽንፈት አጠናቋል። ከፍተኛ ኃይል አጨዋወትና ጠንካራ ፉክክር በተስተዋለበት በዚህ ጨዋታ መረብን በመድፈር ቅድሚያውን የወሰዱት ፈረሰኞቹ ሲሆኑ ብቸኛውን ጎል ማማኔል ኤርቦ በማስቆጠር ችሎ ነበረ። ሆኖም አጼዎቹ ከደቂቃዎች በኋላ አጸፋዊ ምላሽ በመስጠት በታምራት እያሱ አማካኝነት የመጀመሪያ አጋማሽ 1-1 መጠናቀቅ ችሏል። ከረፍት መልስ በሁሉም ነገር ተሽለው የቀረቡት ፋሲል ከነማዎች ድንቅ እንቅስቃሴ ሲያሳይ ዋለው ታምራት እያሱ ሁለተኛ ጎል አክሎ በ2-1 ድል ማረጋገጥ ችሏል። የኢትዮጵያ ሴቶች ብሔራዊ ቡድን ልብሶቹ ዛሬ ወደ ሩዋንዳ ኪጋሊ ይጓዛሉ። የኢትዮጵያ ሴቶች ብሔራዊ ቡድን የፊታችን ረቡዕ ለሚጠብቃቸው የ2028 የሎስ አንጀለስ ኦሎምፒክ የመጀመሪያ ዙር ማጣሪያ ጨዋታ በ23 ተጫዋች የተገነባውን ስብስብ በመያዝ በዛሬ ዕለት ወደ ሩዋንዳ ኪጋሊ ያመራል። ለዚህ ፍልሚያም ከፍተኛ ትኩረት የተሰጠው ብሔራዊ ቡድኑ በሀገር ውስጥና በውጭ ሀገራት ሊጎች የሚጫወት ሙሉ ተሰላፊዎችን ያካተተ ጠንካራ ስብስብ አዘጋጅቷል። ልብሶቹ ወደ ኪጋሊ ከማምራታቸው አስቀድሞ በዝግጅቱ ወቅት ያደርጓቸውን ሁለት ኢንተርናሽናል ወዳጅነት ጨዋታዎች በቡድኑ ጥንካሬ አሳይተዋል። በአዲስ አበባ ስቴዲየም የሴልስ አቻቸውን አስተናግደው ባደረጓቸው ሁለት የወዳጅነት ጨዋታዎች በጥቅሉ 26-0 በሆነ ሰፊ ውጤት ማሸነፍ ችለው እንደነበርም ይታወቃል። የኢትዮጵያ ከ17 በታች ብሔራዊ ቡድን የሲካፋ ቅድመ ዝግጅትና ቀጣይ ቅዱን ዙሪያ ዛሬ መግለጫ ይሰጣል። በሩዋንዳ አስተናጋጅነት ለሚካሄደው ከ17 በታች የአፍሪካ ዋንጫ የሴካ ሰካፋ ዞን ማጥሪ ወድር ያደረገ የሚገኘው ዝግጅት በተመለከተ ኢትዮጵያ ከ17 በታች ብሔራዊ ቡድን በዛሬው ዕለት መስከረም 25 ቀን 2019 ከቀኑ 9 ሰዓት ላይ በጁፒተር ሆቴል ጋዜጣዊ መግለጫ ይሰጣል። ባለፈው ዓመት የዱሮ አሸናፊ የሆነው ኢትዮጵያ ከ17 በታች ብሔራዊ ቡድን በምድብ ለ ከኡጋንዳና ቡሩንዲ ጋር የተደለደለ ሲሆን የመጀመሪያ ጨዋታውን ከኡጋንዳ፣ ሁለተኛ ጨዋታ ደግሞ ከቡሩንዲ ጋር የሚያደርግ ነው የሚሆነው። ናይጄሪያ የ2016 የካፍ ሽልማቶች እንደምታስተናግድ ተነግሯል። የአፍሪካ እግር ኳስ ኮከቦች፣ አሰልጣኞች፣ አስተዳዳሪዎችና በሀገሪቱ ትልቁን የእግር ኳስ ክብር ለማግኘት ሌጎስ ላይ እንደሚሰባሰቡ ተገልጿል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ናይጄሪያን በዋና ስራ አስፈጻሚ ኮሚቴ ስብሰባ ላይ እንድታስተናግድ መርጧል። ትናንት የተከናወኑ የአውሮፓ የኔሽንስ ሊግ ጨዋታዎች ነበሩ። ፖርቱጋል ኖርዌይ ሆላንድ አሸንፋለች። ጊያዎ ካንሴሎና እንዲሁም ካርሎ ራሞስ የድል ጎሎቹን ያስቆጠሩ ተጫዋቾች ናቸው። ኮንሴሳው ቀይ ካርድ ተመልክቶ ከሜዳ ወጥቷል። ቢላ መርሃ ግብር ዌልስ የገጠመችው ዴንማርክ በራስመስ ሆይሉንድ ብቸኛ ጎል አሸንፋለች። ኔዘርላንድስ ትናንት በኩፓ ይነስ እና በጆሹዋ ዚርክዚ ጎሎች ሰርቢያ ሆላንድ አሸንፋለች። ግሪክ ከጀርመን ጎል ሳይቆጠርበት 0-0 የተጠናቀቀ ጨዋታ መርሃ ግብር ነው። ኮሶቮ ከኦስትሪያ ጨዋታቸውን በአቻ ውጤት አጠናቋል። አርጀንቲና ቡርኪና ፋሶን 7-0 በወዳጅነት ጨዋታ ድል ማድረግ ችላለች። ትናንት የተደረገ ወዳጅነት ጨዋታ ይህንን ይመስል ነበር። ዛሬ የሚከናወኑ ጨዋታዎች አሉ። በአውሮፓ ኔሽንስ ሊግ ፈረንሳይ ከቤልጅየም የሚያደርጉት ጨዋታ ይጠበቃል። ጣሊያን ከቱርክ ይጫወታሉ። ሮሜኒያ ከስዊድን እንዲሁም ቦስኒያ ከፖላንድ የሚያከሙት ጨዋታ ሌላኛው በለቱ የሚጠበቀው የአውሮፓ ኔሽንስ ሊግ የጨዋታ መርሃ ግብሮች ናቸው። የቅድሞ የማንቸስተር ዩናይትድ ተጫዋችና የስካይ ስፖርት ተንታኝ ሮይ ኪን የእንግሊዝና የሪያል ማድሪድ ኮከብ ጁድ ቤሊንግሃም በተመለከተ በዓለም ታሪክ ውስጥ ከታዩ ምርጥ ተጫዋች አንዱ መሆን ይችላል በማለት ሀሳቡን ሰጥቷል። በኔሽንስ ሊግ ውድድር ሪጂካ ላይ እንግሊዝ ክሮሽያን 7-0 ውጤት ስታሸነፍና በታሪኳ ከባድ ሽንፈት በክሮሽያ ላይ ስታደርግ ድረስ የ3 ዓመቱ ተጫዋች አንድ ጎል አስቆጥሮ 3 ለጎን ኳሶችን አመቻችቶ ለቡድን አጋሮቹ ማቀበል ችሎ ነበረ። ቤሊንግሃም በዓለም ዋንጫው ላይም የእንግሊዝን ወሳኝ ተጫዋች የነበረ ሲሆን ውድድሩ ከመጀመሩ ማጣሪያ ጀምሮ በተደረጉ የመጨረሻዎች 11 ጨዋታዎች ላይ በ13 ጎሎች ላይ ቀጥተኛ ተሳትፎ በማድረግ የቶማስ ቱኸል ቁልፍ ሰው መሆን ችሎ ነበረ። ከክሮሽያ ጋር የተደረገውን ጨዋታ ካሸነፉ በኋላ ሮይ ኪን ለቤሊንግሃም ከፍተኛ አድናቆትን የቸረ ሲሆን ለእንግሊዝ ትልቅ መሪ የሆነውን ይህ ተጫዋች ያሳየው ብቃት ፍጹም እንደነበርም ተናግሯል። ከቤሊንግሃም ገና ብዙ የሚጠበቅ ነገር አለ ሲልም ኪን ከአይቲቪ ጋር በነበረው ቆይታ ተናግሯል። ማንቸስተር ሲቲ ከመቶ በላይ የፕሪሚየር ሊግ ሕግ ጥሰቶችን ጥፋተኛ ከተባለ በኋላ ስሙን ለማጽዳት በሚደረገው ጥረት ውስጥ የሚከተለው ስልት ዋና ስፖንሰሩ የሆነው ኢቲሃድ ኤርዌይስ እንደ ኤሮፓን አቆጥር በ2015 ለአሜሪካ መንግስት ባቀረበው መግለጫ ምክንያት ጥያቄ ውስጥ ገብቷል ሲል ስካይ ስፖርት ዘግቧል። ሲቲ በይግባኝ ሂደቱ ላይ ለስፖንሰርሺፕ ስምምነቶች የተገኘው ተጨማሪ የገንዘብ ድጋፍ ከአቡዳቢ መንግስት እንጂ ከክለብ ዋና ባለቤቶች ከአቡዳቢ የዩናይትድ ግሩፕ እንዳልሆነ ለማስረዳት ማቀዱ ይጠበቃል። ይሁን እንጂ በግንቦት 2015 ለአሜሪካ የንግድ የትራንስፖርትና የውጭ ጉዳይ መስሪያ ቤቶች ያቀረበው መግለጫ ይህንን ማብራሪያ የሚቃረን ይመስላል ሲል ስካይ ስፖርት በዘገባው አስነብቧል። የቀድሞ የማንቸስተር ዩናይትድ አማካይ ፖል ስኮልስ ማንቸስተር ሲቲ ያሸነፋቸውን ዋንጫዎች ወይም ክብር ከተነጠቁ የፕሪሚየር ሊጉን አሸናፊት ሜዳሊያ ሊሰጠው እንደሚገባ ተናግሯል። ከ2009-2018 ባለው ጊዜ ውስጥ የፕሪሚየር ሊጉን የፋይናንስ ህጎች በመጣስ በተከሰሱባቸው ከባድ ክሶች ጥፋተኛ መባሉን ተከትሎ ሲቲ ያሸነፋቸው ዋንጫዎች እንዲነጠቁ የሚጠይቅ ድምጾች እየተሰሙ ይገኛሉ። ሲቲ ውሳኔውን በመቃወም ይግባኝ የጠየቀ ሲሆን ምንም አይነት ጥፋት እንዳልፈጸመም ይገልጻል። ስኮልስ 2012 የውድድር ዘመን የመጨረሻ ቀን ሰርጂዮ አጉዌሮ ኪፒአር ላይ ባስቆጠራት የመጨረሻ ደቂቃ ጎል ምክንያት ማንቸስተር ዩናይትድ በግብ ልዩነት ብቻ የፕሪሚየር ሊጉን ዋንጫ ለማንቸስተር ሲቲ ያሰርከበት ቡድን አባል ነበረ። የስኮልስ የቀድሞ የቡድን አጋር ዋይን ሩኒ ከሲቲ የተነጠቁ ሜዳሊያዎች መቀበል ትክክል አይሆንም ሲል ተናግሮ ነበረ። ነገር ግን ስኮልስ ከዚህ ሀሳብ ጋር በጽኑ እንደማይስማማ ገልጿል። ስኮልስ በኢንስታግራም ስቶሪ ላይ ባሰፈረው መልእክት እንዲህ ሲል ጽፏል። የቅድሞ የቡድን አጋሮች ዋንጫው ከሲቲ እንዲነጠቅ እንደሚፈልጉ፣ ነገር ግን ሜዳሊያዎቹን እንደማይፈልጉ ሲናገሩ ሰማለሁ። እኔ ግን ስግብግብ ነኝ፣ ሜዳሊያ እንፈልጋለሁ የሚል ሀሳቡ እንደዚሁ ሰጥቷል። የቤኒኑ ተጫዋች ቲጃኒ መሐመድ በሊዮኔል ሜሲ የብሔራዊ ቡድን የመጨረሻ የመሰናባቻ ጨዋታ ወቅት ላይ በተመለከተ ጨዋታውን እንደ ማንኛውም ደጋፊ ለመደሰት እንዳቀደና እንዲያውም የሜሲን 10 ቁጥር ማሊያ በኦሊ ዶት ኮም ካሜራዎች ፊት እንደሚያሳይ በእናቱ ስም ብሏል። ለዚህ የመጨረሻ ጨዋታ እዚህ መገኘት በጣም ደስተኛ ነኝ። ወደዚህ ከመምጣታችን በፊት የምናውቀው ሜሲ ብቻ ነበረ። እሱ ደግሞ በዓለም ላይ ምርጡ ተጫዋች ነው። ለእኔ ይሄ በጣም ልዩ የሆነ ጨዋታ ነው። ለዚህ ጨዋታ ልዩ ዝግጅት ማድረግ አያስፈልግም። ዝም ብለን እንደሰት መደሰት አለብን። ማሊያውን በእርግጠኝነት ይዘዋለሁኝ። በእናቴ ህይወት እምላለሁኝ። ሜሲ በጣም እወደዋለሁኝ። ማሊያውን ስጠኝ እለዋለሁ በሚል ሀሳቡን ሰጥቷል። ለክፍል ሁለት ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ።
4: ተፈራ ታመነ ለክፍል አንድም ለክፍል ሁለትም ስፖርታዊ መረጃዎች እጅግ አድርጌ አመሰግናለሁኝ። ክብራትና ክብሯን ከ12 ሰዓት የጀመረው የዕለተ ሰኞ የብስራት መረዳ ፕሮግራማችን ያዳመጣችሁትን ይመስል ነበረ። በርካታ ጉዳዮችን እያነሳን ከእናንተ ጋር ቆይታ አደረግን። ፕሮግራሙን እየመራሁኝ ቤዛዊት አራጊ አብሬያችሁ ነበርኩኝ። በቴክኒክ በኩል ከአብርሃም ሰብስቤ ጋር አብረን ቆይታ አደረግን። ከኔ ጋር በኋላ በመሴ ሪዞርት የምንገናኝ ይሆናል። ከኛ በኋላ የብስራት ቢዝነስ የመረጃ ሰዓታችን የሚቀጥል ይሆናል። አጋራችን ሲንቄ ባንክ ነበረ። እጅግ አድርገን እናመሰግናለን። ማለዳችን አለቀ። በሰላም ዋሉ።
3: የመስራች የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ። ይመንሰሩ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄ ታይተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያው ለሚገኝ ሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንስሩ፣ ተጨማሪ 10 ብር ጉርሻውን ያገኙ። ሲንቄ ባንክ በአንድነት ወደ ስኬት።
6: ብስራት የኢትዮጵያውያን ኩራት።
7: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን የምናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
8: እንትና ቤት ከፍቼ ባክ
9: ተሰጥቶ ወደ ገንዘብ ቀይራለሁ።
7: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመሪያ አንበሳ ባንክ እንጀምረው።

0: እንደምን አደረጋችሁ ያለ አድማጮች ከብስራት FM 101.1 ወደ እናንተ የሚደርሰው የብስራት ቢዝነስ የመረጃ ሰዓታችን ተጀምሯል። ሚካኤል ጻዬ መረጃዎቹን ወደ እናንተ ያደረስኩ አብራችሁ ቆያለሁ። ቀዳሚ ምን አደርገው የውጭ ምንዛሬ ተመን ነው። በዛሬው ዕለት በዳሽን ባንክ አንድ አሜሪካን ዶላር በ160 ብር ከ83 ሳንቲም ተገዝቶ በ164 ብር ከ05 ሳንቲም ይሸጣል። ፓውንድ ስተርሊንግ በ212 ብር ከ84 ሳንቲም ተገዝቶ በ217 ብር ከ10 ሳንቲም ይሸጣል። ዩናይትድ አረብ ኤምሬትስ ድርሃም በ46 ብር ከ19 ሳንቲም ተገዝቶ በ47 ብር ከ11 ሳንቲም ይሸጣል። ዩሮ በ187 ብር ከ20 ሳንቲም ተገዝቶ በ190 ብር ከ94 ሳንቲም ይሸጣል። አድማጮች አሁን ደግሞ ባልደረባችን ሰላማዊ ነጋሲ በዝርዝር ወዳዘጋጀው የቢዝነስ መረጃ እናልፋለን። መረጃውን የሚጋብዛችሁ ሁልጊዜም አንድ እርምጃ ቀዳሚው ዳሽን ባንክ ነው።
1: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
2: ሄሎ
3: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ
2: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት
3: ታዲያ በስልክ ቁጥሮ ይላክልኛ?
2: ዳሽን ላይ አይደል እንዴ ያልሽ?
3: እኮ ዳሽን ላይ በዳሽን ሱፐር አፕ።
1: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
4: ለምሳ 5500 ደርሶባችኋል። ላክላክ አርጓ
3: አካውንትን ስጠይ።
4: ስልኬን ተጠቀሙ።
2: አረ እንዴት
4: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ቢትኮይን በከፍተኛ የዋጋ ጭማሪ በታየበት ሩብ ዓመት የክሪፕቶ ዘርፍ 1.26 ቢሊዮን ዶላር በደህንነት ጥሰት ወይም በሳይበር ጥቃት አጣም። ቢትኮይን በቅርብ ጊዜ ታሪኩ ከፍተኛ ከሚባሉት የዋጋ እድገቶች አንዱን ባስመዘገበበት በዚህ ባለፈው ሩብ ዓመት የክሪፕቶ ኢንዱስትሪው በሃኪንግ ምክንያት ገደማ 1.26 ቢሊዮን ዶላር የሚገመት ኪሳራ ማስተናግዷል። ይህ በተመሳሳይ ጊዜ የታየው የዋጋ እድገትና የደህንነት ጥሰት በገበያው እንቅስቃሴ ቃሴና በዲጂታል ሀብት መሰረተ ልማት ደህንነት መካከል ያለውን መዋቅራዊ ልዩነት ያሳያል። አብዛኞቹ የሃኪንግ ጥቃቶች ከሚፈጸሙባቸው የስማርት ኮንትራክት መድረኮች ጋር ሲነጻጸር የቢትኮይን ፕሩፍ ኦፍ ወርክ ወይም የደህንነት ሞዴል በመዋቅር ደረጃ የተለየ ነው። ይህም የዋጋ ጭማሪና ከፍተኛ የኢንዱስትሪ አቀፍ ኪሳራዎች እንዴት አብረው ሊከሰቱ እንደሚችሉ ያስረዳል። በስፖት ኢቲኤፎች በኩል ያለው የተቋማት ፍላጎት እያደገ የቀጠለ ሲሆን ካቲውድ በፍጥነት እያደገ በሚገኘው የክሪፕቶ ኢቲኤፍ ላይ ያላትን ድርሻም አሳድጋለች። የግላስኖድ መረጃ እንደሚያሳየው ከሆነ በዚህ ወቅት በአንዳንድ አጋጣሚዎች የአልትኮይን የስፖት የንግድ መጠን የቢትኮይንን ያህል መጠን 4 እጥፍ ተቃርቦም ነበረም። ይህ እስካሁን ያልተረጋገጠው የኪሳራ መጠን የገበያው የዋጋ እድገት ከሀከሮች እንቅስቃሴ መጨመር ጋር ተያያዥነት ያለው መሆኑን ከሚያሳየው ታሪካዊ ሂደት ጋር የሚጣጣም ነው። ይህ በተመሳሳይ ጊዜ የታየው የሀብት ዋጋ ጭማሪና የደህንነት ጥሰት በገበያው እንቅስቃሴና በዲጂታል ሀብት መሰረተ ልማት የአሰራር ደህንነት መካከል ያለው ዘላቂ ልዩነት ጎልቶ እንዲወጣም አድርጎታል። በሰፊው የተሰራጨው ነገር ግን በአንድ ገለልተኛ አካል እስካሁን ያልተረጋገጠው ይህ የሃኪንግ መጠን እውነትነቱ ከተረጋገጠ በኢንዱስትሪው ታሪክ ከፍተኛ የገንዘብ ኪሳራ ከደረሰባቸው የደህንነት ስጋት ጊዜያት አንዱም ያደርጓል። በፕሮቶኮል በቼን ወይም በጥቃቱ አይነት የተደረገ በግልጽ የተቀመጠ ዝርዝር መረጃ በገለልተኛ አካል እስካሁን አልተረጋገጠም። ይህ በእንዲህ እንዳለ የተዘገበው የሀብት ምዝበራ መጠን የቶክኖች ዋጋ ስለጨመረ ብቻ የፕሮቶኮልና የሀብት ጠባቂነት ወይም ከስተዲ ደህንነት በራሱ ጊዜ ሊሻሻል እንደማይችል ማስታወሻ ሆኖም ያገለግላል። የቢትኮይን የዋጋ እድገት በሌሎች አማራጭ የክሪፕቶ ገንዘቦች ዘንድም እንቅስቃሴ ባጠናከረ ሰፊ የማክሮ ኢኮኖሚ ሁኔታ ውስጥም እየታየ ነው። የግላስኖድ መረጃን እንደሚያሳየው በዚህ ወቅት በአንዳንድ አጋጣሚዎች የአልትኮይን የስፖት የንግድ መጠን የቢትኮይን ያህል መጠን 4 እጥፍ ተቃርቦም ነበረም። ይህም የሩብ ዓመቱ የዋጋ ጭማሪ በዋናው የክሪፕቶ ሀብት ላይ ብቻ የተወሰነ ሳይሆን ሰፊ መሰረት ያለው እንደነበርም ያሳያል። ቢትኮይንና ኤክስአርፒ ከአሜሪካ ፌዴራል ሪዘርቭ የዋጋ ንረት ሪፖርት በኋላ ከፍተኛ የዋጋ እድገት ያሳዩ ሲሆን ይህም የማክሮ ኢኮኖሚ ጠቋሚዎች በበጀት ዓመት ውስጥ የክሪፕቶ ዋጋ እንቅስቃሴ በመቅረጽ ረገድ የነበራቸው ሚና የበለጠም ያብራራል። ተቋማት ፍላጎትም ያደገ መሄዱ ቀጥሏል። ካቲውድ በፍጥነት ያደገ በሚገኘው የክሪፕቶ ETF ላይ ያላትን ድርሻ በሩብ አመቱ ያሳደገች ሲሆን ይህም ቁጥጥር የሚደረግባቸው የኢንቨስትመንት አማራጮች አሁንም ቢሆን የገበያውን የዋጋ ጭማሪ እየሳቡ መሆናቸውን ያሳያል። ምንም እንኳ ቁጥጥር የሌለባቸው ፕሮቶኮሎች የደህንነት ስጋት ከፍተኛ ሆኖ ቢቀጥልም የኮይን ማርኬት ካፕ የቢትኮይን ትንተና እንደሚያመላክተው ወደ ገበያው የሚገባው ይህ ካፒታል በብዛት በቢትኮይን ደረጃ ላይ የሚያተኩር እንጂ አብዛኛዎቹ የሩብ አመቱ የሃኪንግ ኪሳራዎች ወደሚከሰቱባቸው ከፍተኛ ስጋት ያለባቸው የስማርት ኮንትራክት ዘርፎች የሚፈስ አይደለም።
0: ሰበር ዜና ከዳሽን ሱፐር አፕ። በአዲሱ አመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርስዎ ዳሽን ባንክ ምርጫው ካደረጉ በስልኮ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር፣ በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወቶን ቀላልና ዘመናዊ ያድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለዎትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% ጉርሻ ያበረክትልዎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
5: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
2: ሄሎ፣
3: ምን ነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
2: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት?
3: ታዲያ በስልክ ቁጥሮ ይላክልኛ።
2: ዳሽን ላይ አይደል እንዴ ያልሽ?
3: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
5: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
6: ለምሳ 5500 ደርሶባችኋል። ላክላክ አርጓ።
3: አካውንትን ስጠይ።
6: ስልኬን ተጠቀሙ።
2: አረ እንዴት?
6: በዳሽን ሱፐር አፕ
5: ይኸው
6: የፈጠነ ገብቷል።
5: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
0: አድማጮች፣ የብስራት ቢዝነስ የመረጃ ሰዓታችን አበቃ። ሚካኤል ፀሐይ አብሬያችሁ ቆየው። መልካም ቀን።
5: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
2: ሄሎ፣
3: ምን ነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
2: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት?
3: ታዲያ በስልክ ቁጥሮ ይላክልኛ።
2: ዳሽን ላይ አይደል እንዴ ያልሽ?
3: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
5: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
6: ለምሳ 5500 ደርሶባችኋል። ላክላክ አርጓ።
3: አካውንትን ስጠይ።
6: ስልኬን ተጠቀሙ።
2: አረ እንዴት?
6: በዳሽን ሱፐር አፕ
5: ይኸው
6: የፈጠነ ገብቷል።
5: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
7: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
8: እንዲህ በይልኝማ አብዬ ጋሺ። ተጠንቅቀህ ንዳ ነፍስ እንዳታጠፋ አካል እንዳትጎዳ አጣውም ብዙ ነው አንተም ሳታስበው ትገባለህ።

0: መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ህይወቴ መንገድ ስታቋርጭ ጠንቀቅ
1: አውቶ ሴፍቲ
2: አብይ ጋሽ ተጠንቅቀን እንዳ

0: እንዴት አረፈዳችሁልን? የተከበራችሁ አድማጮቻችን አውቶ ሴፍቲ ጀመረ። ተወዳጁ ብስራት ኤፍኤም 101.1 ላይ ኢንስፔክተር ናሹ ስቱዲዮ ገብተናል። አብርሃም ቴክኒኩ ላይ ያለ አንድ ሰዓት ተኩል አካባቢ ይኖረናል። ዛሬ ሰኞ ነው። አርብ፣ ቅዳሜ፣ እሁድ እንዴት ነበር የሚሉ መረጃዎች ካሉ እናነሳሳቸዋለን። ኢሬቻ በዓል እንግዲህ የተከበረ ነበር።
1: አዎ፣ ቅዳሜና ከአርብ ጀምሮ አዲስ አበባ እንግዶችን በማስተናገድ ላይ የነበረችው። በእርግጥ ለተሽከርካሪ ዝግ የሆኑ መንገዶች ብዙ ነበሩ። ለተሽከርካሪ ዝግ በሆነ ጊዜ እንቅስቃሴዎች አይኖሩም። እንደምታየው
0: እንቅስቃሴ ከሌለ ደግሞ አደጋ የለም።
1: አደጋ የለም። የሚገርመው ሁለተኛ ሳምንቱ ነው። በጣም ተመስገን ነው። ይህ ቅዳሜና አርብ፣ ቅዳሜ እሁድ ያለፈው ሳምንትም ምንም የሞት አደጋ

0: ኢንሹራንሱ። ስለዚህ ምን አይነት እንትና መጣ? እችኩላ ለመክፈል ምትደረግ?
1: አይ አይደር አይባልም እንጂ አይጠየቅም።
0: እንዴ በህግ ደረጃ ለጻው ፍርድ ቤት ደረጃ እንዴ ፍርድ ቤትስ ምንድነው የሚለው? ማለት ማን ነው ያንን ሰርቲፊኬት የሰጠው?
1: አይደለም እንዳልከው አይ ደንብ መመሪያ ላይ ይሄ ሰርቲፊኬት ሳይዝ ያሽከረከረ አሽከርካሪ አደጋ ካደረሰ አይከፈልም ይላል?
0: ካለ ልክ ነው
1: ይላል ወይ?
0: እንዴው ካለ አይችልም እንጂ ሊላ አይችልም ሲጀምር ለዛ አይነት ነገር ሁሉ እኔም ያልኳችሁ አክቹሊ ችግር የለውም ይሄ ነው ወደ ፍርድ ቤት ከሆነ የወሰደው ጉዳዩ እናንተም ወደ ፍርድ ቤት ሂዱ ይሄ ፍርድ ቤት በቀላሉ ሊፈታው የሚችል ነገር
1: አዎ እነት ነው
0: ግን እንደ አይነት ምክንያቶችን ባታቀርቡ እንደ አይነት ምክንያቶችም ሲቀርብላችሁ ኖ ማለትና ወደ ያው ወደ ፍትህ ተቋማት መሄድ ነው የሚሻለው። እሱ ነው አይደል?
1: ምንም ጥያቄ የለው።
0: አውቶ ሴፍቲን እያደመጣችሁ ነው ተወዳጁ ብስራት ኤፍኤም 101.1 ላይ የኦሮሚያ ህብረት ስራ ባንክ ኮፕሪሚትን ተገልገሉበት እያለን ነው። ኮፕሪሚት የኦሮሚያ ህብረት ስራ ባንክ የውጭ ገንዘብ ማስተላለፊያ አፕ ነው። ኮፕሪሚትን ከአፕ ስቶር ላይ ከፕሌይ ስቶር ላይ አውርዱና ተገልገሉበት። ውጭ ያለ ወዳጅ ዘመድ ቤተሰብ ወደ ሀገር ውስጥ ገንዘብ መላክ ከፈለገ በኮፕሪሚት ይላክላችሁ፣ ላቅ ያለ የውጭ ምንዛሪ ታገኙበታላችሁ እያለ ነው። በቪዛ ካርድ፣ ማስተር ካርድ፣ አፕል ፔ ወይንም ጉግል ፔ በቀጥታ በኮፕሪሚት የተላከን ገንዘብ ከሁሉ በላቀ የምንዛሪ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወደ የትኛውም የባንክ ሂሳቦ መግባት ይችላል። የላቀ የውጭ ምንዛሪም ያስገኛል። እያለም ፕሮግራም ስፖንሰር አድርገው እያስደመጣችሁ ነው። ዘንባባ ሁሌም ስለ ጤና ይጨንቃል፣ ሁሌም ለጤናው ያስባል። የተሟላ ላብራቶሪ ዘመናዊ ህክምና መሳሪያዎችን ስፔሻሊስት ሐኪሞችን ይዞ 24/7ቱንም ቀን እናንተን እያገለገለ ነው። የትኛውም የጤና ችግር ካለ አለሁ ይላል። ወንጌላዊ ህንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። ይቅርታ ማለዳ ፎም ጎናችሁም በማለዳ ፎም አሳርፋችሁ በቂ እንቅልፍ አግኝታችሁ ጠዋት በተነቃቃ መንፈስ በብርቱ ስሜት በብርቱ ጉልበት ማሽከርከር ጀምሩ። የተሳካ ቀን እንዲኖራችሁ፣ የተሳካ ህይወት እንዲኖራችሁ በቂ እንቅልፍ፣ ጤናማ እንቅልፍ ያስፈልጋችኋል። ይህ ደግሞ በማለዳ ፎም እውን ይሆናል። እያሌን ፕሮግራም ስፖንሰር አድርጎ እያስደምጣችሁ ይገኛል። ፒክ ድራይቨርስ፣ ፒክ ድራይቨርስ። ከዚህ በኋላ አሽከርካሪዎች መንጃ ፍቃድ ይዞ መዞር ብቻ ስራ አጣሁ ብሎ ማማረር የለም። መንጃ ፍቃዳችሁን ይዛችሁ ወደ እኔ ኑ፣ በቂ ስልጠና ወስዳችሁ አስተማማኝ የሆነ ስራ ላይ ትሰማራላችሁ እያለን ነው። አሽከርካሪ የምትፈልጉ የሀገር ውስጥም የውጭም ድርጅቶችም ወደ እኔ ኑ። የምትፈልጓቸውን አሽከርካሪዎች በቂ ስልጠና ያላቸው አስተማማኝ የሆነ ዋስትና ያላቸው አሽከርካሪዎች በምትፈልጉት መጠን በምትፈልጉት ሰዓት አቀርባለሁ እያለን ፕሮግራም ስፖንሰር አድርጓል። ፒስ ራይድ ለተሳፋሪዎች እርካታ፣ ለአሽከርካሪዎች መከታ ሊሆን ለየት ባለ አሰራር ስራ ጀምሯል። ፒስ ራይድ ተሳፋሪዎች ከምትከፍሉት እያንዳንዱ ጉዞ ላይ 5% ተመላሽ። እሱ ብቻ አይደለም፣ ነፃ የጉዞ ቦነሶችም ይኖራሉ። አሽከርካሪዎችም እንደ ስራ አፈጻጸማችሁ የባትሪና የጎማ ድጎማዎችን ጨምሮ አይበለውና ችግር ቢገጥም መንገድ ላይ ተሽከርካሪያችሁ ቢበላሽ የክሬንና የባለሙያ እገዛ፣ እናንተም ላይ ችግር ቢደርስ እንደ አስፈላጊነቱ የቤተሰብ እገዛን ለማድረግ ቆርጦ ተነስቶ ስራ ጀምሯል። ፒስ ራይድ ነው። ሁላችሁም ቤተሰብ ናችሁ። እንደ ቤተሰብ ታዲያ ተደጋግፈን እናድጋለን እያለን ነው። ፒስ ራይድ ደንበል 8ኛ ፎቅ ነው የምታገኙት። 6885 ስልኩ ነው። ፒስ ራይድ 6885 በሉና በፒስ ራይድ ተጓዙ። ሰላማዊ ጉዞ ከፒስ ራይድ ጋር እያለን ነው። ዞሮ መግቢያ አያት ሪል ስቴት በ15% ቅድመ ክፍያ በማስታወቂያ ዋጋ በካሳንቺስ ቦሌ ካሳንቺስ አዲሱ ሳይት በሌሎችም ሳይቶች አፓርትመንቶችን፣ ሱቆችን ገንብቶ ኑ ቤቶችን፣ አፓርትመንቶችን ተረከቡኝ። ጥሪት የሚያዙ ገንዘባችሁንም ትክክለኛው ቦታው ላይ አውሉት እያለን ፕሮግራም ስፖንሰር አድርገው እያስደመጣችሁ ነው። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ የተመረተ ሶሲ ከንጹህ አኩሪ አተር

0: የሚመረት አመራረቱም ከጅን ክኪና ከኬሚካል የጸዳ በ15 ደቂቃ ውስጥ የሚደርስ የፈለጉት የምግብ አይነት መሰራት የሚችል በጾምም በፍስክም የሚበላ በልቃቅና በአንኳር ያገኙታል። በየትኛውም ሱቅና ሱፐር ማርኬት ዋጋው ተመጣጣኝ ነው። ምርቱ ተፈጥሯዊ፣ ለምግብነት ደህንነቱ ደግሞ የተረጋገጠ የአይኤስኦ ማረጋገጫ ያለው ሶሲ ተመገቡልኝ ይላል አዲስ ባንክ። ኮከብ 870 መሰላል ላይ ደውሉ። አፕሊኬሽኑን ከፕሌይ ስቶር ከአፕ ስቶር ላይ አውርዱና የአዲስ ባንክ ሞባይል ባንኪንግ አገልግሎት ተገልገሉበት። ገንዘብ ወደ ወዳጅ ዘመድ፣ ወደ ኤምፔሳ፣ ወደ ቴሌብር፣ ወደ ተለያዩ ባንኮች ለመላክ ያስችላል። የትምህርት ቤት ክፍያንም ቢሆን እጅግ ቀላል አድርጓልና ተገልገሉበት እያለን ነው። ኒውሊፍ ሜዲካል ኮምፕሌክስ ኒውሊፍ ከ2013 ጀምሮ ከ500 በላይ ቤተሰቦች የልጅ ህልማቸውን እውን እንዲያደርጉ የበኩሉን አስተዋጽኦ አድርጓል። አሁን ደግሞ ባለ 13 ወለል ዘመናዊ ሜዲካል ፕላዛ ገንብቶ በተለያዩ ዘርፎች ህብረተሰቡን እያገለገለ ነው። ከሀያ በላይ የስፔሻሊስትና ሰብ ስፔሻሊስት የህክምና ዘርፎች ከ110 በላይ የህክምና አልጋዎች፣ 8 ዘመናዊ የቅዶ ህክምና ቲያትሮች ያሟልቷል። ሜዲካል ፕላዛችን በውስጡ የያዛቸው የህክምና መሳሪያዎች እጅግ ዘመናዊና በህክምናው ዘርፍ የመጨረሻውን ቴክኖሎጂ የሚጠቀሙ ናቸው ይላል ኒውሊፍ። ስፖንሰሮቻችንን ከልብ ከልብ ረበሽ ከንኮን ኢንስፔክተር ሀሳቤ ደግሞ ወደ አንተ ተሰረቀ ስታወራ እዚህ ማስታወቂያ እያወራ ነው እየተናገረ ትረብሻለህ ኢንስፔክተር።
1: እንትን የዚህ የመንጃ ፍቃድ ጉዳይ
0: የአየር ላይ ጉዳይ ስለሆነ
1: የአየር ላይ ጉዳይ ነው። አቶ ደበበ ደውለው ስለነበረ ነው። እንትን ምንድን ነው መሰለ
0: ጋሽ ደቤ
1: ሴፍቲ እንግዲህ የዚህ የታክሲ ጉዳይ በእርግጥ ያው እኛም የምናውቀውን ነገር ነው የነገሩን። ታክሲ መንጃ ፍቃድ ሳይሆን ታክሲን ሊነዳ የሚችልበትን ሰርቲፊኬት መስጠት ነው አደለ? ህዝብ አንድ ወይም
0: እሱ የሌላቸው
1: ህዝብ አንድ ወይም
0: ታክሲ መንጃ ፍቃድ ሳይኖራቸው ቀርቶ ታክሲ ማውጣት
1: የሚፈልጉ
0: ከህዝብ አንድ ወይንም ከአውቶሞቢል ለማደግ ሰርቲፋይድ ይደረጉ ነው።
1: የአንድ ቀን ስልጠና ወስደው ሰርቲፋይድ ይደረጋ ነው። የአንድ ቀን ነው ስልጠናው በነገራቸው አንድ ቀን ነው ስልጠናው። ምሳሌ ወይም አንበሳ አውቶቡስ ወይ ፐብሊክ ሰርቪስ ነው።
0: ስለዚህ አውቶሞቢል አሁን ሄጄ አንድ ቀን ሰልጥኝ ታክሲ መያዝ ይችላል።
1: የታክሲ ፍቃዱ ወረቀት ተዋውጣል። ምናልባት ወደፊትም ለሌሎችም ሰዎች እንዲዘጋጁ ይሄ በጣም አስፈላጊ ነው፣ እየተጠናበትም ያለ ጉዳይ ስለሆነ ታክሲ አገልግሎት የሚሰጡ የሚጠፍ ታክሲ ሆነም አገልግሎት የሚሰጡ ይችን ሰርቲፊኬት ሊኖራቸው
0: መያዝ ጥሩ ነው። ምን ሆናል? ምን የሚጎዳው የአንድ ቀን ስልጠና ከሆነ በተለይ ምንም
1: ለዛ
0: አዲሽን ፕላስ እኮ ነው። ህይወት ላይ የሆነ ነገር ጨመርክ ማለት ነው።
1: እውነት
0: ነው። ኖ ስለዚህ አሁን ጋሽ ደቤ ከደወለልህ እኮ መጠየቅ የነበረብህ ምናልባት እነሱ መረጃ ሊኖራቸው ይችላል፣ የታክሲዎቹ ጉዳይ እዚህ የታርጋ መቀየሩ ጉዳይ፣ የታርጋውን ጉዳይ።
1: አይ እሱ ምን መረጃ የለውም፣ እሱን አልጠየቅኩም። የታርጋ መቀየሩን አልጠየቅኩም። ግን ምንድን ነው አንድ አድማጫችን እዚህ ጋር ያስቀመጠው የላከልን ሰላም አውቶ ሴፍቲዎች ምንድን ነው ስሙ ሌላ በመካከል ገብቶ ነው የዚህ ሰሌዳ ጉዳይ። ሁለት አይነት ሰሌዳ ብቻ ነው የሚሰጠው፣ የኤሌክትሪክና በኤሌክትሪክ የሚሄዱ ተሽከርካሪዎችና በነዳጅ የሚሄዱ ተሽከርካሪዎችን የሁለት አይነት ነው እየተሰጠ ያለው። እስካሁን ድረስ ታክሲ የነበራቸው ሰሌዳ ሲቀይሩም በታክሲ ነው እየነዱ ያሉት የሚለው የላከልን ምናልባት ከስራው ጋር ቀጥታ ግንኙነት ያለው ሰው ይመስለኛል። ይህን የላከልን እንግዲህ በአዲሱ ታርጋ ሕግ መሰረት ሁለት አይነት ታርጋ ብቻ ነው ያለው፣ የነዳጅ እና የኤሌክትሪክ መኪና ብቻ ነው የሚለይ እንጂ እንደ ድሮ በኮድ አይለይም። አዲሱን ታርጋ የቀየሩ ታክሲዎች አሉ። አሽከርካሪዎቹ እስካሁን በነበራቸው መንጃ ፍቃድ ነው እያሽከረከሩ ያሉት ብሎ ይላክልን።
0: ስለዚህ ዞሮ ዞሮ ኮድ 2-3 የሚል ነገር የለውም። ከሌላው መንዳት ይችላሉ። በቃ ታዲያ ምንም እንትን የለውም።
1: እንግዲህ እዛ ጋር
0: ልክ ነው። እንዲያውም አይ ልክ ነው ማለት ኮድ የለውም እኮ አሁን ስናያቸው ማርለ ከተማ ውስጥ ያሉት እንትኖቹም ቢሆኑ የቤት አውቶሞቢሉም እኮ ኮድ የለውም ኮድ የለውም የከለር ልዩነት ነው
2: ልክ ነው አንሹ ይኸውልህ ከስር ከስር እየተከታተልክ ሌሎችንም ህጎች ማስተካከል
0: አለብህ ማስተካከል አለብህ ምንም ጥያቄ የለውም ግን ዞሮ ዞሮ ኮድ 3 የሚል ነገር ስለማይኖረው ያንኑ አምጥቶ እዛው ታክሲ ላይ ስለሆነ የሚለጥፈው ምንም የሚከለክለው ነገር የለም ምንም የሚከለክል ነገር የለም ሎጂካሊ እንደዛ ነው እንዴት ናችሁ የዚህ የሞተር ተሽከርካሪ ጉዳይ ምን ትላላችሁ? እኔ ከህገ መንግስት ንብረት የማፍራት መብት በመረጠው ህጋዊ ስራ ተሰማርቶ ገቢ ማግኘትና የስራ ደህንነት አንጻር እንደው የተወሰነ ሰው ሄልሜት አያደርግም ቀይ መብራት ይጥሳል የተሰረቀ ቃል
2: ያለው የተወሰነ ሰው አይደለም በብዛት
0: ብሎ ተው ብሎ ስራ ፈት ማድረግ በዚህ ምክንያት ቤተሰብን አደጋ ላይ መጣል ለሞራልም ለህግም ተጻራሪ አይደለም ወይ
2: በነገራችን ላይ ሰዋት እኔ ከመግባቴ በፊት ጠይቄ ነበር ከዛሬ ጀምሮ ይፈቀድ እንደሆነ ቆይ ገና ነው መንበር ያልተላለፈን ብሎኛል
0: እኔ 4 አመት የጉልበት ስራዎችን ሰርቼ የገዛሁት ሞተር ነው ሙሉ ሰነድ አለው ወንጀል ሰርቶም አያውቅም ተሰርቶበት አያውቅም የቤተሰብ አስተዳዳሪ ነኝ እውነት ፍትህ ይፈልጋል ይላል በነገራችን ላይ ሁሉም አይደሉም ዞሮ ዞሮ አይደል
2: ለንገር አይደል በጣም ጥቂቶች ናቸው ግን የሚያከብሩት
0: አይደለም ኢንስፔክተር አይደለም በጣም ጥቂቶች ህግን ይጥሳሉ ብንል ይሻላል
2: አይደለም ይሁን ብዙ ነገር ብዙ ነገሮች ላይ አንድ እንላለናል
0: አይ
2: እንግዲህ ምን አይሆ ነው አሁን ያደባባይን የሆነ ሁኔታ በነጭ በሉክ ላይ የሚታይን ነገር ማባበል አይቻለም ለንገር አይደለም በጣም ጥቂቶች ሄልሜታቸውን አድርገው መብራት ላይ ቆሞ ጠብቆ ይሄዳሉ
0: አይ በጣም ጥቂቶች አሉ
2: አብዛኛዎቹ መብራት የሚጥሱ
0: ናቸው እንደዛ ለማለት ወይ ጥናት መደረግ አለበት ግን
2: የማይሆን ነገር ነው
0: እንደ ቤተሰብ እንትን ስናየው ግን
2: እኔ
0: በሰውኛ ነው ግድ የለም በሰውኛ ነው
2: አሹ ስራ
0: በሰውኛ ነው
2: ስራ በመፍታት በመናምን በሚለው
0: በቃ እኔ በሱ ነው የማየው በቃ
2: ለቀ እሱ በጣም የምጋራው በጣም የምጋራው
0: እሱ ነው
2: ልክ ነው ልጆች የሚያስተዳድሩ ቤተሰብ
0: የሚያስተዳድሩ ሰዋል
2: በጣም ልክ ነው ኑሯቸውን የሚደጉሙ ሰውንም የሚያገለግሉ
0: ሰውራችን ላይ ልጆቹ ከትምህርት ቤት ይጡ ትምህርት ይቋርጣሉ እኮ ያቋርጣሉ እኮ
2: እኔ አላልኩም ይሄንን
0: ቤተሰብ ኪራይ መክፈል ያቅታቸዋል
2: እኔ አላልኩም ይሄን አላልኩም ግን ሁሉም ተባብሮ ህግ እንዲከበር እንትን ማድረግ ይቻላልባቸው
0: ማስከበር
2: የሚችል ነው
0: አስከባሪው ነው ህግ አስከባሪው ነው
2: እኔ ልንገር
0: ህግ ማስከበር የሚችለው ህግ አስከባሪው ነው ግለሰቡ አይደለም አለቀ
2: ይኸውልህ አንድ ታሪክ
0: ሰጥቶታል ህግ ለማስከበር
2: አንድ ታሪክ ልንገር አንዴ ነው የሄድኩት ባንኮክ አይደለም ባንኮክ ብዙ ሰዎች በሞተር ሳይክል አገልግሎት ይሰጣሉ አገልግሎትም ይጠቀማሉ ታክሲም ሌላም ዴሊቨሪ ምንም የሚገርም ነገር ሁሉም ሞተረኞች ልክ ብለው በመኪናዎች ቶሎ ለመድረስ የምትችለው ሞተር ሳይክል የምትጠቀመው ለዚህ ነው መስመር ጠብቀው ሙሉ መስመር ጠብቀው የምትሄደው አይደለም ባለ ስፔስ እያለፍክ ትሄዳለህ ልክ መብራት ላይ ሲደርስ ግን ሁሉም አንድም ሳይጥስ ቆሞ ይጠብቃሉ መብራት ምን ነው አገሬ እንደዚህ በሆነ አልኩኝ እኔ
0: መብራት ይጥሳል ከተማ ውስጥ ግን
2: ይጥሳል
0: ሞተር ሳይክል ይጥሳል ቀን
2: አንተ የለህም እንዴ ሰው እንዳይስቅብህ አድማጮቻችን እንዳይስቁብህ
0: ይሳቁ
2: ገብርኤል ነው
0: የምልህ ይሳቁ እኔ ሲጥሱ አለ በነገራችን ላይ እኔም መብራት ሲይዝ እኔ አላቅም እኔ እንግዲህ ወይ አላስተውላቸውም ማለት ነው
2: በቃ አታስተውልም ተው
0: አላስተውልም መኪና ሲጥስ ነው ማስላስተውል የምችለው ማለት ነው አይደል እኔ ግን ማለት እኔ እንትም ይያላቀ
2: እኔ ማደግነቱ
0: እኮ አንታርክ ይያላቀ
2: ደግነቱ እኔ አሁን በደንብ ይተረዳው ማውቀ መትፈልገው ነገር ብቻ
0: ነው ማውቀ አው እንደዛ ነው አሁን አሁን ዞሮ ዞሮ ኢንስፔክተር ይሁን ልክ ነው እኮ
2: እኔ ወደ ስራ
0: እንደመለሱ ይችላል
2: አሁን በጉጉት መጠብቀው በጉጉት
0: የሚቀሙ ሰዎች አሉ
2: የምር
0: ይዘርፋሉ
2: የሚፈልጉት ያው ቋደ በጣም ጥግዘው እንደማመጣ ልጆቹ የሚሰበሰቡበት ቦታን ያቃለው ምናምን ተሰባስበው ሲጫወቱ አሁን ይያዳመጡ ነው ምንም ጥያቄ የለው በጉጉት የሚጠብቁ ስለሆነ ስራ የሚጀምሩበት እኔም በጣም ደስ የሚለኝ
0: በቃ ስራ ጀምሩ
2: ነገር ግን አሁንም ከተማው ውስጥ ዋልጌ ሆኖ አሁን እኮ ህግ አስከባሪዎች እንደዚህ
0: ቆጣጣር ህግ አስከባሪ ቆጣጣር ምን ይሰራል ዛጋ ቆሙ እንዴ ማያዛችልም እንዴ
2: ይሉ አሹ
0: ይሉ ጥፋት የሚያጠፋውን ሰው ይዘ መቅጣት ነው ቀላሉ ነገር ወይንስ ጥፋት የማያጠፋውን ከማያጠፋው ጋር አብረን ማግር ነው ቀላሉ
2: እስቲ አንድ ነገር
0: የሚቀለው በርግጥ ማግር ነው ምን ቀላል እኮ ነው
2: እኔ አሁን እሱ መደግፍ ሰው አይደለም ግን ሁሌ ምንድነው የምትለው በሰው ጫማ ውስጥ ሆኖ ማየት ህግ አስከባሪው ጋር ሆነ ይው ገብቷል ስንቶቹ ተሽሎክልኮ ስማ በደረጃ ሲነዱ እኮ አቅ ነበር እኔ እኛ ሞተር በደረጃ ስለማይወርድ ኮርኮንች ላይ ስለማይሄድ ተው አንተ እኛ ምንዳውን እኛንን ምናቀው
3: አይደለም
2: አልተሰራማ በቃ
3: ኦ ኩነሱ እንትነግረኝ ኩነ ሙያው ጥያቄን ጥየቁ
2: አልሰራም ማይ ያወቀ አንድ ዶርማት ጥያቄዎች
0: አለ አይደለም
3: ሙያው ጥያቄን
2: ጥያቄስ
0: ለነሱ ጥቆማ ነው
2: ቤት
0: ብትሄዱ አይከፍትሏችሁም የሚለው ጥቆማ ለበዛ
2: እሱ ለዱርዬና ህግን ለማከብር ሰው እና እንደዚህ አይነት ነገር ያረጉ የማይቆሙ ገብቷል አይደል በርግጥ ይሄም ቢሆን ሰሌዳ ቁጥራቸውን ይዘው እኔ አድራሻቸው በደንብ ከተመዘገበ በአድራሻቸው በኮሚኒቲ ፖሊሲን ጋር አማካኝነት ተይዘው ለህግ ቀርቦ ምክንያቱም ሌሎች ስንት አገልግሎት የሚሰጡ ስንት ጨዋ እኔ አሁን የአየር ጤናው ልጅ አደራጅቶ ስንት ነገር የሚያደርግ የነበረ ልጅ እንደሱ አይነት ልጆችን ስራ የሚያስፈቱ ሰዎች ስላሉ እዛ ውስጥ ያሉት መመንጠር ስላለባቸው ከአንተ እጅ አይደለ እንደ ሞባይል ተነጥቆ ሊሄድ የነበረው
0: የሉም እኮ እያልኩ አይደለም ኢንስፔክተር አሉ እኮ ስንት ሞላጫዎች እኮ አሉ ቀማኛዎች እኮ አሉ
2: እሱ መጥፋት አለበት ነው
3: ግን እነሱን ለማጥፋት ብለህ ደግሞ ስራ ሰርቶ ቤተሰብ የሚያስተዳድረው ንጹህ
2: ወደ ስራ መመለሳቸው አይቀርም ወደ ስራ መመለሳቸውም አይቀርም
0: ወደ ስራ ይመለሱ ምንም ጥያቄ የለውም መቆጣጠር ይቻላል መቅጣት ይቻላል
2: አሹ መብራት ላይ የሚቆሙ የሉም

0: ኖርማል
1: ኢቭን ለገር አይደል
0: አይ እዚ ላይ እነሱ ለማናገር ትራፊክ ፖሊሶችም ወቀስ አለባቸው
1: ተቀባሪዎች ኦፍ ኮርስ እንዴ ማያዝ አለባቸው ታርጋውን ይዞ ቢያንስ ለሚከተለው ነገርኮ ይዟል
0: ምን እንደሆነ ለንገር እንደ ኖርማል ፊታቸው ማዞ ይያዞሩም ስለሆነ ይያየው እንትላ
1: እንትን ነው አክቹሊ ማባረሩ ምናም ይደክማል አትካሚ እንደሆነ አቃለው
0: አሁን ይሄ ነው መታረም ያለበት መታረም ያለበት ትክክለ ያለውነ ነገር በድግግሞ ሲሰራ ትክክለ ሆኖ ተብሎ እንዳይቀበል ሰሩ ማህበረሰቡ እንዳይቀበል ትራፊክ ፖሊሱም ጫና ፊት ማዞር ተገቢ አይደለም ቻሌንጁን ተቋቁሞ
1: እንዴ ቻሌንጅ ማረግ
0: እንደምንም አርጎ በሚቀጥለው ጃንክሽን በሬዶም በስልክም ደውሎ ለማስቆም ምክንያቱም እንደዚህ የሆነ ጥረት ባደረክ ቁጥር ትክክለ ያለውነው ነገር አሃ ትክክለ ፊሽካ ተነፋብኝ ሰሌዳ ተያዘብኝ ክትትል ተደረገብኝ ተጽኖ ያሳደራል ስለዚህ ወደ ህግ ማክበር ደረጃ ምን መጣል ምናምን
1: ግን ዞሮ ዞሮ አሁን እኔ ምናልባት መስቀልም ይረቻም ስካልፍ
0: ይመስለኛል ያው ነገ ከነጎዳ
1: ይረቻው አሁን ስላለፈ ነገ ከነጎዳ ይለቀቃል ብለን እናስባለን ሰላማዊ ሴፍቲዎች የሰሌዳ ጉዳይ ያገልግሎት አይነት እንደ ቦሎ ተለጣፊ ይሰጣል ይላል አንደር
0: ኦ ያገልግሎት አይነት ኦ ሱ ደሞ ጥሩ ነው
1: እንደዛ ካልሆነ አክቹሊ በምን ትለየዋል?
0: በምን ይለያል?
1: አሁን ግን ከባድ ነው እስከሚለይ ድረስ በደም ታቃለ? ኤሌክትሪክና ነዳጅ ብቻ ተብሎ ከሆነ ከለሩ የሚለየው አውቶሞቢልም ይዞ የሜትር ታክሲ አገልግሎት ቢሰጥ ሰው አታቆም አይደል? አሁን እኮ ኮድ 2 በኮድ 2 ይሰራሉ ምናምን እየተባለ ምንጫጫው ስለሚታወቅ ነው። ኮድ 2 ነው። ኮድ 2ም ኮድ 3ም ግን አሁን ሲቀየሩ ተመሳሳይ ከሆነ
0: ያስቸግራል
1: ለተቆጣጣሪው በጣም ከባድ ነው ስለዚህ ተለጣፊውን ሄዶ ነው የሚያዩ ማለት ነው ለተቆጣጣሪው ግን ትንሽ ከበድ ይላል
0: ቦሎዋን እያየ ከሆነ እዛ ተለጣፊውን እያየ ከሆነ ትንሽ ያስቸግራል እንግዲህ ሌላ እንትን ይኖር እንግዲህ ምናልባት ወደፊት እኮ ሰሌዳውን ስታስገባ ሲስተም ውስጥ ስትገባ በታብሌታቸው
1: ቼክ ሊያደርጉ ነው ሲስተም እዛ እስከምን ደርሶ እሱ በጣም የልጅ ልጆቻችን የሚደርሱ
0: ለምን ይሄው እኮ እንደ ቅጣቱ እዛ ደረሰ አይደል ምን ማለት ነው የማይመስለን ነገር የነበረው
1: ነገር እየተፈጠሩ ይሆኑ ነው
0: እንደ መንጃ ፍቃድ ለመውሰድ ወረፋ
1: አሁን ደግሞ
0: ሌላ ከማቸው መንጃ ፍቃድ አጣቀም እንዴ
1: አሁን ደግሞ የአንድ አድማጫችን ያነሳው የኦሮሚያ መንጃ ፍቃድ ከፋይዳ ጋር አያይዙ እየተባለ ነው አስረዱን ይላል መታቆ ነገር አለ
0: አላቀ ምንም የሰማሁት ነገር የለም
1: እንዴት ነው የሚያያይዙ ከፋይዳ ጋር
0: አይ ቲንክ አሁን መንጃ ፍቃድ ለመገበር ፋይዳ ኮት ተጠየቃል መሰለኝ ሁሉም ቦታ ፋይዳ ይጠየቃል
1: እሱ አሁን ፋይዳ
0: ማይጠየቅበት ቦታ አለ እንዴ
1: ፋይዳ ማይጠየቅበት ቦታ የለም እሱ አሁን ቦታ አገልግሎት ከፈለክ ፋይዳ ይግድ የግል እኮ ነው ቶ የመንግስቱን ማቶ
0: የግል
1: ተቋማት አሁን ፋይዳ መጠየቅ ጀምሯል አይደል እንዴ
0: ስለዚህ
1: ኦፍ ኮርስ ሁሉ ነገራችን አሁን ከሱ ጋር እየተገናኘ ስለሆነ ነው
0: አዎ ማያዙ ወረ
1: ሄዶ እንዴት ነው እናያይዙ አስረዱን ነው
0: ጥያቄ መንጃ ፍቃድ ሲገብር በዛ ያያይዛል ሌላ ምንድነው
1: እንጂ ሌላ የሚያያይዙበት መካኒዝም
0: እኔ አላቅም ስለማላቅ ማላቀው ነገር እንደዚህ ነው ብዬ ማለት አልቻለሁ
1: ነው
0: አንተ እኮ እኔን የምታፋጥጠኝ የሆነ እዛው እንትን ቦታ ያለው ነው ይመስለኝ
1: እሺ በርካታ ሀሳቦች አስተያየቶች ናቸው የመጡት በተለይ ሞተር ሳይክል ላይ በጣም ብዙ ነትም እንትን አለ በጣም ብዙ ተቃውሞ ነው ያለው በጣም አንተን ያንተን ሀሳብ የሚደግፉ በጣም ብዙ አሉ
0: አዎ ለዚህ ብዬ ነው አንብቡት ቴሌግራማችንንም
1: አይገጭም ሳይሆን እንትን ምንድነው መብራት አይጠስም ሳይሆን መብራት ያከብራሉ ነው ይባል ያለበት ይላል ትራፊኮቹን ራሱ ገጭተው ነው የሚሄዱት ያስቆሟቸው ቢሉ ይላል አንዱ
0: እንዴ ትግል እኮ አይደለም እኮ እኔ ስለማይኮ ነው በጣም ግን ይሄንን እኔ እኮ ሁሌ ለምን እንደሆነ ታውቃለህ አውቶ ሴፍቲ ለሆነ ፕሮብለም ለማን አንተ ችግር ቢሆን ኖሮብህ አንተን ለማረም ትግል ማድረግ አለብኝ ልክ አይደለም ብዬ ያው ምን ተጨቃጨቀው እዚህ ጋር
1: እኔ ነው በጣም ብዙ ሰው ኦልሞስት ሁሉም ሰው ማለት ይቻላል በጣም መብራት ይጥሳሉ በጣም ትክክል አይደሉም የሚል ግን እንደዚህም ሆኖ ስራ ያቆሙ ደግሞ አይደለም
0: ይሄን አይደለም እኔ አላልኩም ይሄን
1: ስርዓት ያዙ ነው
0: ስርዓት ያዙ ነው
1: መብራት ምጥሱ
0: አስቀደመን እኮ የተናገረው
1: አላችሁ ማለት ነው አሁን እንዳላችሁ እኔ አመኛለሁ ባለይም ግን ፕሊዝ አክብሩ ህግ ሳይከበር የሚሆን ነገር የለም በቃ አለቀ እስኪ ሁሉ መብራት ሲጥስ አስቡት መንቀሳቀስ አንችልም እኮ ወጥ መግባት አንችልም በነገራችን ላይ ከዚህ ሲጭቁ መሄድ አትችልም አይደል ተመስመሱ ነው የሚወጣው

0: ይበሹ እዚህ ጋማ ተው አንዳንዱ የቱርም ላይ ይሄ ምን ነው ዩቲዩባችንም ላይ የሚመጡ ነገሮች በጣም የሚገርሙ ነው። ስለዚህ ሞተረኞች ስራ በጣም አሪፍ ነው፣ ስራችሁ በጣም አሪፍ ነው፣ ደስ ይላል። የሰውን ኑሮ ህይወት አቃላችኋል። የሆነ ዕቃ የሆነ ቦታ ለመድረስ በሰዓታት ሁለት ሰዓት ምናምን የሚፈጀውን እናንተ በግማሽ ሰዓት ምናምን ታደርሱ ይሆናል። ታማኝነታችሁ ጥሩ ነው እንደሱ ሲሆን። ነገር ግን ደግሞ ይሄ ወረበላ እናንተ መካከል ያለው ወረበላ አስወግዱ። ትክክል ያልሆነው ትክክል አይደለም በሉ። አንድ ቦታ ላይ ተሰባስባችሁ ስትቆሙ ተመካከሩ፣ ተነጋገሩ። ለእኔ የዚህ የታክሲ ትራንስፖርት አገልግሎት የሚሰጡ ሰዎች ምን አለ የሆነ መናኸሪያ ላይ የሆነ ተርሚናል ላይ ሲገናኙ መጥፎና መጥፎ ጥሩን ለምን አይነጋገሩም? ለምን አይተራረሙም?
1: አይተራረሙ እውነት ነው። ሰው ይህን ያህል ሊማረርም አይገባም። ሲጀመር በጣም ብዙ ሰው እንደተማረረ ነው። አሁን እዚህ ጋር በሁሉም ኦልሞስት በዩቲዩብ ቻናልም በቴሌግራምም በአውቶ ሴፍቲ አፕም እየመጣ ያለው መልእክት ትክክል አይደሉም የሚል ነው። ዞሮ ዞሮ ግን ህግ ያክብሩ ነው እንጂ አይስሩ የሚል ሰው የለም ብዬ ነው የማስበው። መቼም ሰዎች ሆነን ጤነኞች ሆነን ሰው አይስራ፣ ሰው
0: ማንኛውም ሰው በነገራችን ኢትዮጵያዊ ልብም
1: ጠብቆ ይስራ ነው ዞሮ ዞሮ
0: አብዛኛው እውነት ሁሉም ማለት ይቻላል ኢትዮጵያውያኖች እንደዚህ አይነት መጥፎ ልብም የላቸውም። ሰው ስራ ፈቶ ቆሙን ይደር ማንም የሚል የለም። ይሄ መንግስትም አይልም። ነገር ግን ያው ለአንዳንድ ደህንነት ሲባል ለተለያዩ ጉዳዮች ይቆማሉ፣ ግን ቶሎ ወደ ስራ መመለሱ ደግሞ ተገቢ ነው የሚሆነው።
1: ኢንስፔክተርና ሹባካችሁ ከቻላችሁ ለሸገር ሲቲ ፉሪ 04 ፖሊስ ጣቢያ ብታደርሱልኝ ይላል። የኮሪደር ልማቱ በተሳካ ሁኔታ የተከናወነበት አካባቢ ነው። ነገር ግን የ04 ፉሪ ፖሊስ ጣቢያ የእግረኛና የሳይክል መንገዱን ዘግቶ እግረኛው ጣቢያውን እስከሚያልፍ ድረስ ከመኪና ጋር አስፋልት ላይ እንዲጋፉ አድርጓል እና መላበሏቸው። በጣም የሚገርመው ነገር ከእግረኛው ጋር ተመሳሳይ አቅጣጫ የሚመጣ መኪና ለጉዳት እንደሚያደርስ በየዕለቱ በር ላይ ተረኛ የሆነው ፖሊስም ይሁን ሚኒሻ እያየ መፍትሄ አለመስጠታቸው በጣም ይደንቀኛል። አደራ አደራ፣ አስቸኳይ መልስ እንድታሰጡን ይላል።
0: ፉሪ 04 ነው ነው
1: ፉሪ 04 ፖሊስ ጣቢያ።
0: እኔ ይሄ በነገራችን ላይ አንዴ እዛ ሙዚቃ ቤት ጋር ያለ ፖሊስ ጣቢያ
1: ለምንድን ነው ግን ፖሊስ ጣቢያዎች
0: ኧረ የለም
1: ይፈራሉ እንዴ? ይፈራሉ የሆነ ገብቶ ጠመንጃ ማሚነት ቁራል ግራም ይገባኛል። አንዳንዴ ከሩቅ ነው ሰውን እንት ማድረግ የሚፈልጉት
0: ተገቢ አይደለም።
1: ማቅረብ እኮ ነው ያለብህ ህዝብ የኔነት ስሜት ነው እንዲሰማው ማድረግ ያለብህ ሰው አይደል?
0: በጣም ቀላል ምሳሌ ነገር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአዲስ አበባ ፖሊስ
1: ዋናው ማለት ነው
0: ዋና ጠቅላይ መምሪያ በበሩ ላይ ዋና ጠቅላይ መምሪያ ነው አስብ። በበሩ ላይ እግረኛው ያልፋል ምናምን ያልፋል። መኪና ፓርኪንግ እዛ ፊት ለፊት አለ ማዶ ላይ አሁን ተከራጅቶ ያሉበት መጀመሪያም የነበረበት ቦታ ጥግጥቁን በእግረኛ ይሄዳል።
1: እግረኛ ይሄዳል
0: መኪና እንዳይቆም ልክ ነው። መኪና ይከለከላል ልክ ነው። አንዳንድ የደህንነት መስሪያ ቤቶች መኪና ማቆም ክልክል ነው የሚነገሩ
1: ማቆሚያ ቦታ ስለሚዘጋጅ
0: መኪና ማቆም ስለሚዘጋጅ ምንድን ነው ፖሊስ ጣቢያዎች ምን መሰለ ሰነፍ የሆነ ቅድም ያልከው ነገር ሰነፍ የሆነ ኃላፊ ሲኖር ኖ ማለትን ስለ
1: መከልከል ነው የሚወደው
0: አሁን ይሄ መከልከል እኔ እንደውም እኔ ብዙ ቦታ ላይ አሁን የክፍለ ከተማ ፖሊሶችም መምሪያዎች ቢሮ እየሰሩ ነው። ቆንጆ ቆንጆ ቢሮዎች ተሰርቷል። ወርቅ የመሳሰሉ ፓርኪንግ ያላቸው እኔ ልንገር አይደለም መሆን ያለበት በር ላይ ፖሊስ በፍተሻ አይታማም። ሙለጭ አድርጎ ፈትሾ ደንበኞቻቸው ግቢያቸው ውስጥ ገብተው መኪና
1: ገብተው በስነ ስርዓት አቁመው
0: ሲገቡ ውስጥ ሲገቡ ደግሞ ያው መስተንግዶን ቆንጆ ነው። ፖሊስ የዛን ጊዜ የኔ ነው ይላል። ጭራሽ አጠገቤ እንዳደርስ ወደዛ ጋር ሄድ ምንድን ነው አሁን ፉሪ 04 ፖሊስ
1: እግረኛውንም የሳይክሉንም አጥሯል። ለምን እንዲህ በጣም ነውር እኮ ነው። እንደዚያ የከተማ አስተዳደር ምናልባት ኢንስፔክተር ለደውለ የምትነግራቸው ሰዎች ይኖራሉ። ግን እየሰማችሁ ካላችሁ የስራ ኃላፊዎችን ባካችሁ፣ አንደኛ እግረኛውንም ለአደጋ ታጋልጡት፣ ነውርም ነው። በቃ እንደዚያ አይደረግም። ይብቃን። ዛሬ ሮብ እንገናኛለን። ትደውላላችሁ፣ እናወራለን።
2: ዛሬ የአጋሮቻችን መልእክቶች ሰምተን መሰናበት ነው የሚቀረን። ፈጣሪ ዝባችንን ከዚህ አደጋ ይጠብቅልን። በሰላም ወጣችሁ በሰላም ግቡልን።
3: እንኳን ለእሬቻ በዓል በሰላም አደረሱ። መሪው ሰምሮ እንዲሁ ከአመት አመት ያሸጋግሩ። ለበዓሉ ከውጭ ሀገር የሚላክሎ ገንዘብ ቢኖር በኮፕሬሚት ላኩልኝ ማለትዎን ግን አይዘንጉ። የበዓል በረከቶ በሆነው የላቀ ምንዛሬ ልዩ ስጦታችን እቅፎን ሞልተው በተትረፈረፈ የበዓል ገበታ ክብረ በዓሉን ያድምቁ። በኮፕሬሚት የላቀ የምንዛሬ ዋጋ ያግኙ። በእሬቻው ምስጋናው ቅቡል በዓሉም የደስታ ይሁንሉ። የኦሮሚያ ህብረት ስራ ባንክ።
4: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
5: ሄሎ እድግ በልልኝ የኔ ልጅ።
6: አንተ የት ጠፍተህ ነው ግን?
5: አሁን ገባሁ፣ በጣም ነው የናፈቅኝ።
4: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም።
7: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎኑ አለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
8: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቡ መሻት ነው። ታዲያ የምኞትዎን እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የህክምና ማዕከል ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
9: መንጃ ፍቃዱ ለምን በኪስ ይቀመጣል? ልጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለወጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል በክቡር የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ስልጠና ያዳብሩ። በፒክ ድራይቨር ስልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፈቃዶን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል። አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የሕልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ በአዲስ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
10: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ይሞላና በደስታችሁ ላይ ሐሴት ይጨምር። ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ ዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ በያለበት መልካም
11: አመት ባለ። ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
12: ወይኔ እኔ ነኝ የራበኝ፣ ምንም አልሰራውም ግን ነኝ።
13: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
12: አንቺ ከደወልሽልኝ በኋላ ነው የሰራሁት።
13: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽ?
12: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ተዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
13: ጥብሱም ቀይ ወጡ ክትፎም ሶስት ሶያ ነው?
12: አዎ፣ ላበሳሰልም በጣም ቀላል ነው።
13: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
12: በዛ ላይ በፕሮቲን የበለጸገ ነው።
13: እሺ የት ነው የማገኘው?
12: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
13: ባለሱቅ
14: ሶሲ ሶያ ስጠኝ
15: አለ። በድቃቁ ባንኳሩ
13: ሁለቱንም አይነት ስጠኝ።
16: ሰንደክም የሚያበረቱን እንዳንወርቅ የሚጠብቁን አዲስ ተስፋን የሚያሳዩን በራቸውን ከፍተዋል። አሁን ለሕክምና ባህር ማዶ መሻገር ቀረ። እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ። ምክንያቱም እውነተኛ የሕክምና አገልግሎት የሚጀምረው ከሰብአዊነት ነውና። New Leaf Medical Complex. ከትክክለኛ ምርመራ እስከ ተገቢው ሕክምና፣ ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክብ New Leaf Medical Complex ሰብ ስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የሕክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየጠበቃችሁ ነው። New Leaf Medical Complexን ለቡ ሙዚቃ ሰፈር ዋናው አስፋልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። New Leaf Medical Complex እዚህ ተስፋ አለ።

0: ምንጊዜም ሪንዶ
1: የምትወዱት ሰው ድምጽ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። ሁለተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
2: ሄሎ
3: እድግ በልልኝ የኔ ልጅ።
2: አንተ ያጠፍተ ነው ግን
3: አሁን ገባው። በጣም ነው ናፈቅከኝ።
1: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም

0: ጥላለወጥ
1: አውቶሴፍ
2: የምትወዱት ሰው ድምጽ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። ሁለተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
3: ሄሎ
4: እድግ በልልኝ የኔ ልጅ።
3: አንተ ያጠፍተ ነው ግን
4: አሁን ገባው በጣም ነው ናፈከ።
2: ኔትወርክ ሳይመርጡ ያለ ገደብ ኮዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ኮዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም
5: አዲስ ዓመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
6: እስከና ቤት ከፍቼ ባክባ ተሰጥቶ ወደ ገንዘብ ቀይራለሁ።
5: ይሄን አውርጄው ያንን አምጥቼው ይሄንን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ ዓመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ ዓመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን ዓመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመሪያ አንበሳ ባንክ እንጀምረው።
7: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ብስራት የኢትዮጵያውያን ኩራት
1: ብስራት ስፖርት ብስራት ስፖርት ብስራት ኤፍኤም 101.1 ከመንሱር አብዱልቀኒ ጋር በመተባበር
2: ሰላም ሰላም ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተሰኞ የብስራት ስፖርት ፕሮግራማችን ተጀምሯል። እስከ 5:00 ድረስ ቆይታውን ከናንተ ጋር ያደርጋል የብስራት ስፖርት ዋና አዘጋጅ መንሱር አብዱልቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ። በያላችሁበት ከብስራት ስፖርት ጋር ጥሩ ቆይታ ይሁንላችሁ።
3: አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ። ስፖርት ከሜዳ አልፎ በባህላችን ውስጥ ትልቅ ቦታ ይዟል። ዋናው ስፖርት ደግሞ ይህንን ስሜት ይበልጥ ወደ እርስዎ ለማቅረብ አዳዲስ የንግድ ማዕከላቱን በከተማችን ቁልፍ ቦታዎች ከፍቷል። ቦሌ ደንበልና 22 አደባባይ ላይ የሚገኙት እነዚህ ፕሪሚየም ሾፖች የንግድ ቦታዎች ብቻ አይደሉም፣ የስፖርት ጥራት መገኛዎች ናቸው። ዛሬውኑ ጎራ ብላችሁ ጥራቱን በአካል እዩት። ከዋናው ማዘዝ ቀላል ነው። ዋናው ወደፊት።
4: ለጋራ አጠቃላይ ሆስፒታል ላብራቶሪያችን የአይኤስኦ 189/2012 መስፈርት በማሟላቱ በክሊኒካል ኬሚስትሪ እና ሄማቶሎጂ ምርመራ ከኢትዮጵያ አገልግሎት ሰጪ የጥራት ሰርተፍኬት ታገኘ። በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የቆዳ፣ የጉበት፣ የእንቅርትና የአንገት በላይ ሕክምና፣ የማህንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና፣ ወደ ውጭ ሀገር ለሚጓዙ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ሕክምና፣ በሲአር ማሽን በመታገዝ የህብለ ሰረሰርና የጭንቅላት ሕክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ የጨቅላ ሕፃናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የይንታ ክፍሎች፣ የማዋለድ አገልግሎትና ክትባት፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ። ይደውሉ 0118549952። የጤናው አጋር ለጋራ አጠቃላይ ሆስፒታል።
3: ወረቀት ዘንቢል የማምረት ቢዝነስ በወር 48 ሺህ ብርና ከዚያ በላይ የተጠራ ትርፍ የሚያገኙበት እጅግ አዋጪ ቢዝነስ። የወረቀት ዘንቢል በቀላሉ በመኖሪያ ቤታችን ውስጥ መስራት የምንችለው ቢዝነስ ነው። ለድርጅቶች፣ ለኮስሞቲክስ ቤቶችና ቡቲኮች እንዲሁም ለተለያዩ በቢዝነስ ዘርፍ ለተሰማሩ ሰዎች አስፈላጊና አዋጭ የሆነ ቢዝነስ ነው። በአነስተኛ ካፒታል ማለትም ከ60 ሺህ ብር ጀምሮ መሰራት የሚችል አዋጭ የቢዝነስ ዘርፍ ሲሆን በቀን እስከ 250 ፒስ የወረቀት ዘንቢል ማምረት ይቻላል። ጥሬ ዕቃና የህትመት መስሪያ ማሽን በቅናሽ እኛ ጋር ያገኛሉ። በወር 79 ሺህ ብርና ከዚያ በላይ የተጠራ ትርፍ የሚያገኙበት ሌላው አዋጭ ቢዝነስ ጂፕሰን ብሎክ የማምረት ቢዝነስ ነው። ጂፕሰን ብሎክ በግንባታ ኢንዱስትሪ ውስጥ ከጊዜ ወደ ጊዜ ተፈላጊነቱ በከፍተኛ ደረጃ እየጨመረ የመጣ ምርት ነው። ጥሬ ዕቃው በሀገር ውስጥ በቀላሉ የሚገኝ ነው። በዚህ ቢዝነስ ከጂፕሰን ብሎክ በተጨማሪ የኮርኒስ ፍሬም ማምረት ይችላሉ። በቀን 110 ፍሬ የጂፕሰን ብሎክ ይመረታል። የማሽንና የሞልድ ዋጋ 400 ሺህ ብር ሲሆን ወደ አዲስ እይታ በመምጣት የአጭር ጊዜ ስልጠና በመውሰድ ቢዝነሱን መጀመር ይቻላል። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227። ለተጨማሪ መረጃ 0978 21 21 21 ወይም 0901 84 21 21 ላይ ደግሞ አዲስ እይታ 10 አመታትን በስኬት
4: ያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ አጥብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ተቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርት አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50 ሺህ በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቤንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞር።
5: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ያዳመጣችሁት የምትገኙት ተወዳጁን በስራት ኤፍኤም 101.1 ሬዲዮ ነው። በዛሬው ለት የፌዴሬሽን ምክር ቤት የ7ኛ የፓርላማ ዘመን አንደኛ አመት የስራ ጊዜ አንደኛ መደበኛ ጉባኤ በዛሬው ለት ይደረጋል። እኛም በቀጥታ ይህን የፓርላማ የመክፈቻ ጉባኤ ወደ እናንተ የምናደርስ ይሆናል። እስከዛው ግን የተለያዩ ሙዚቃዎችንና መረጃዎችን ወደ እናንተ ያደረስን አብራናችሁ ምን ቆይ ይሆናል።
1: ክብራትና ክብራን ቀደም ሲል እንግዲህ በብስራት ማለዳ የጧቱ ፕሮግራማችን ላይ በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ላይ ስለ ዛሬ ስለሚካሄደው ምርጫ መረጃዎችን እያጋራናችሁ ነበረ። የፌዴራል መንግስት ምስረታ ዛሬ በይፋ ይካሄዳል። ኢትዮጵያ እንግዲህ ያካሄደችውን 7ኛውን ጠቅላላ ምርጫ ተከትሎ አዲሱን መንግስት በዛሬው ዕለት ይመሰረታል። በሁሉም የሀገሪቱ ክልሎችና የከተማ አስተዳደሮች የመንግስት ምስረታ ሂደት መከናወኑን ተከትሎ ዛሬ መስከረም 25 ቀን 2019 ዓ.ም የፌዴራል መንግስት ይመሰረታል። በዚህ መድረክ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 7ኛ ዙር አንደኛ ዓመት የስራ ዘመን የጋራ የመክፈቻ ጉባኤያቸውን ያካሂዳሉ። በዚህ ምክር ቤቱን አፈ ጉባኤዎችና ጠቅላይ ሚኒስትር ይሰይማሉ ተብሎ ይጠበቃል። ቀጥታ ሂደቱ ሲጀምር እኛም በስቱዲዮ ለእናንተ የምናጋራችሁ ነው የሚሆነው። እስከዛ ግን ከባህር ማዶ ያገኘናቸው መረጃዎችን በተለያዩ ሰዓቶች እያጋራናችሁና ሀገርኛ ሙዚቃዎችን እየጋበዝናችሁ አብረናችሁ የምንቆይ ነው የሚሆነው። ትዕግስት ላቀውና ቤዛዊት አራጌ አብረናችኋለን። ከእኛ ጋር ቆዩ። በድጋሜ ተመልሰን እንመጣለን።

0: እሺ ስለዚህ ተውበሻል አሉ የሚለው እዚ ደግሞ ሽነት የሚለው
1: ሽነት ሽነት አነ ነየ ሙሽሪት መጥቻ
0: አይደለም ሽነት የሙሽሪት እናት
1: የሙሽሪት እናት
0: አዎ እንደዛ ነገር ነው እንደዛ ነው ለማንኛውም የትኛውን ተወዳላችሁና አርብ ፕሮግራማችን ላይ እንዴ ከሳምንቱ የተወደደውን አንድ ሙዚቃ ብንጋብዝ እኮ በጣም ቆንጆ ነው እና እናንተ በጣም የተለየ ስሜት የሚሰጣችሁ ሰሞኑን ሁለት የሰርግ ፕሮግራሞች ላይ ነበርኩኝ አድማጮችና ከመድረክ በድምጻያን የሚዘፈኑት እንደዚሁም ደግሞ በተቀርተውም ደግሞ በዲጂዎች ከመጫወቱት ሙዚቃዎች መካከል አንዳንዶቹ ልብ ይነካሉ ሆድ ያስብሳሉ በቃ የሚያነሱት ነገር የጸጋይሸቱም ያለች ነው አልሚ በጣም ብዙ የሙዚቃ አይነቶች አሉና እነዚህ ዜማዎች በጣም ከትውልድ ትውልድ የተላለፉ ናቸው አንዳንዶቹ አዲስም የተሰሩም አሉ በጣም የተለየ ስሜትን የሚነኩ አሉ ሳዲቅ የዘንባባ ማርነሽ አይደለም ከጥላሁን ገሰሰ ከሆነ የሰርግ
1: ሌላ የዘንባባ ማርነሽ
0: እኮ የህይወት ነው ሰርግ ላይ ብዙ ጊዜ የሚዘፈነው የጥላሁን አሁን ደግሞ በጣም ቆንጆ አሉ የነ ማንን ጠርተን ማንን እንተዋለን የወንድሙ ጅራ እሱ ራሱ አለ በጣም ቆንጆ አለ እስቲ እናንተ የማንን ታስታውሳላችሁ እሱን ለመንደርደሪያ ከእናንተ ጋር ሐሳብ እንድንጨዋወትበት ያነሳነው ጉዳይ ነው ለመሆኑ መኝታቸው አጠገብ ምን አለ በመኝታ ወቅት ቃር የሚያስቸግራችሁ ሰዎች ምን አይነት አማራጮችን ትጠቀማላችሁ እሱን አጫውቱን በምን ሰማን ዝግጅት የኤለን መስክ መላንን እነግራችኋለን አልጋችን አጠገብ ስለሚቀመጡ ነገሮች እንደዚሁም ደግሞ በመኝታ ወቅት ቃር ሲያስቸግረን መጻፍን ተጠቀሙ ብሏል ኤለን መስክ እንግዲህ የስፔስ ኤክስ ሲኦ ነው በኤአይ አተበሉ ተብሏል እኮ
1: ምን ተበሉ
0: ስፔሻል ኤስአይ ሁን ብሏል ትራምፕ በዛ አርቲፊሻል አይደለም ብሏል አርቲፊሻል ኢንተለጀንስ የሚለውን ስለዚህ በሱ ምናቀው ኤለን መስክ ቃር ለሚያስቸግረው ሰው ጥሩን ቅልፍ ማግኘት ለሚፈልግ ሰው መጻፍት መላላቾ ብሏል እሱን በምን ሰማን ዝግጅት እነግራቸዋለሁ አንዳንድ ሰራተኞች ተቀጥረው በሚሰሩበት ቦታ ጠረጴዛችሁን አይታችሁ ከሆነ አንዳንድ ሰዎች ጠረጴዛ ስዕል አለው የቤት ፎቶ አለው አበባ ሁሉ አለው ራሳቸው የሚሰሩበትን አካባቢ በተለየ ሁኔታ የሚያሳምሩ ሰዎች አሉ ታዲያ የዛሬ የሥራ ቦታን የማሳመን ቀን ነው ይሄ ሳምንት ማለት ነው ከትናንት ጀምሮ ሰዎች የሚሰሩበትን የሥራ ቦታ የማሳመር ቀን ነው በምን ሰማን ዝግጅታችን ይሄን እናነሳለን አድማጮች አሁን የሥራ ቦታችን ምን ይመስላል አሁን እኛ እዚህ ስቱዲዮ ይያለን ማይክሮፎን አለ ኮምፒውተር አለ ውሃ መጠጫ አለ ቦርሳ አለ አይደለ ስልክ ኤሌክትሮኒክስ ነገሮች ናቸው ያሉት አሁን ላይ የሰው ልጅ የሥራ አካባቢውን ወይም ሥራዎች ከወረቀት ነፃ እንዲሆኑ ጥራት ከተጀመረ በጣም ቆይቷል አሜሪካን በመሰሉ ሀገራት ከ50% በታች ነው የወረቀት አጠቃቀም ስለዚህ አን ወረቀት ያለበት ጠረጴዛ አለ በወረቀት የተሞላ አንዳንዴ ለጉዳይ ሄደ እኮ ሰው ይሆን ጉዳይ ፈጻሚውን ማየት አትችልም
1: ባይታየም
0: በወረቀት ተሸፈነው ሌላ ጊዜ ደግሞ በኮምፒውተራይዝድ በሆነ ቦታ ላይ ደግሞ ገመዱ ምኑ በጣም የተዝረከረኩ ነገሮች አሉ ስለዚህ የሥራ ቦታችን ለኛ እንዲመች አድርገን እንዴት ማሰናዳት እንችላለን አንዳንድ ሐሳቦችን እናነሳለን ይሄ በምን ሰማን ዝግጅት መናቀርበው ሁለተኛ ጉዳያችን ነው ለመሆኑ ሳይያስቡት ቀጥሎ ምን ያስከትላል የሚለውን ነገር ሳይመዝኑ በውስጦ ያለውትን ሚስጥር ወይንም ለራሴ ቢይዘው ይገባል የምትሉትን ነገር ለሌላ ሰው ተናግረው ሲባንኑ አድረው ያውቃሉ ወይ ሳይንሱ ቨልነራቢሊቲ ሃንጎቨር ይለዋልና ሃንጎቨር የመጠጥ ሃንጎቨር የምግብ ብለን አንስተናል አሁን ደግሞ ለሰዎች የኛ ያለውን ነገር ካካፈለን በኋላ ሃንጎቨር በቃ ራሳችንን አጋልጠን ለሰዎች ከሰጠን በኋላ ሃንጎቨር ውስጥ እንገባለን አንዳንዶቹ በተናገረን በጥቂት ደቂቃዎች በሰዓታት ውስጥ አድሮም አይለቀንም አለ ሃንጎቨር ስንት ሰዓት ነው የሚቆየው አብርሃም የመጠጥ ከሆነ እኔ አላቅም ብሏል መጠጥ አይጠጣም አብርሃም ያስታውቃል አላውቅም ብሏል የመጠጡ እንደዚህ ከ12 ሰዓት በላይም እኮ ሊቆይ የሚችል ይመስለኛል አይደለ ሃንጎቨር
1: ርዝራጁ ራስ ምታቱ ምናምን ድካሙ ምን የሆነ ብቻ ምቾት የለውም
0: ይሄ የሃንጎቨር ስሜት ደግሞ ሰዎች ሲሰማቸው እሾህን በሾህ ይላሉ
1: አዎ እንደ አባብሶም

0: እና ለምንድን ነው የሚሰማኝ እንደዚህ ብለን ስሜቱን ዝም ብለን እያየን ራሳችንን ካወረድንና ሙሉ ለሙሉ እዚሁ ፕሬዘንት ከሆን በኋላ ከተረጋጋን በኋላ የምናደርገው ደግሞ ሰዎቹን አለመሸሽ ነው። ሰዎቹን መቅረብ እንደውም ያን ያጋራነውን ሰው ምንሸሽ ከሆነ የበለጠ መቅረብ የበለጠ እየቀረብን የበለጠ ልምምዶች ማድረግ። በነገራችን ላይ ቅድም ካልነው ይሄ የራስን የማሳየት ችግር ያለብን ሰዎች ከሆንን እንዲያውም የበለጠ ደህንነታቸው የተጠበቁ ማለት ሙሉ ለሙሉ እኛ ለችግር ማያጋለጠንን ቨልነራቢሊቲ መለማመድ። እንደውም ቅድም ለተባለው ይሄ ምሾህን በሾህ ነው። እሾህን በሾህ ነው የኛውም እዚህ ላይ ይሰራል። እሾህን እዚህ ላይ እሾህን በሾህ ይሰራል።
1: ሌላ ነገር ደግሞ ትጨምራለህ ነው
0: ተበቃ ማለት የበለጠ ማለት ግን አደጋ ማያመጣ መሆኑ ከተረጋገጠ ችግር ውስጥ ማይከተን መሆኑ ከተረጋገጠ ከጀርባ ከአታችመንታችን ፐርሶናሊቲያችን የመሳሰለው ነገር የሆነ የራሱ የሆነ ምክንያት ተያዥነት ሊኖሩ ስለሚችል እንደውም ኤታ አባቱና እንደው ሙሉ ለሙሉ በራችን ትንሽ ከፈት ካረግን በደንብ ብርግድግድ አድርገን እንደውም እሱ በጣም ችግር ነው።
1: ሰው ነው ወደ ህይወት ውስጥ ጎትቶ ማስገባት ሁሌ ጥሩ አይደለም። ባካይ ላይ
0: ጥሩ አይደለም እንዴ?
1: ሁሌ ነው እንዴ? አብርሃም አይደለም ሁሌ በሩን ከፍቶ ሰውን ወደ ህይወት ውስጥ ማስገባት ሁሌ ጥሩ አይደለም።
0: ስሜትም ነው
1: በነገራችን። አንዳንዱ ደጃፍ ላይ መቆም ያለበት ሰው አለ እኮ። ከደጃፍ የማይገባ አለ፣ ከተንበሪ ላይ ደግሞ የሚቆም ሰው አለ፣ ውጭ በሩ ላይ ማለት ነው። ከዛ እንዳያልፍ የምታደርገው ሰው አለ። ግን ደግሞ አንዴ ራሳችንን ለሰዎች ግልጽ ካረግን በኋላ በጣም ጭንቀት ውስጥ በምንገባ ጊዜ መጨመር ነው እንደውም እያልክ ነው። ይለይላቸው ነው ምንድን ነው
0: ደህንነቱ ይጠበቀ ማለት እንግዲህ ምንድን ነው? አንደኛ የምናገኘው ሰው ሴፍቲ ማለት ያ ሰው ለእኛ ምን ያህል ለእኛ ስሜት ይጠነቀቃል የሚለው አንዱ ነው። አደጋ ማያመጣ የሚለው እንግዲህ እዚህ ላይ ነው። የሰዎቹ ቅርበት፣ የሰዎቹ ቅርበት ብቻ ሳይሆን ሀሳቡም ሁኔታውም ለእነሱ የምናጋራቸው ነገርም በኋላ ያለው ውጤቱን ሁሉ አይተን በዛ መጠን በዛ ደረጃ ደህንነቱ የተጠበቀ ከሆነ እና ጤናማ ከሆነ መክፈቱ ጥሩ ነው ነው የበለጠ መክፈቱ ቅልል እያለን እንመጣ ቅልል እያለን ቅልል እያለን ደና የሆነ እንመጣለን ማለት ነው። እንዳልሽው
1: አንዳንድ እኮ ያንኳኳ ማይከፈትለታል
0: ከተንበሪው
1: ላይ ቆሞ
0: አዎ
1: ያንኳኳ ላስገባኝ የህይወት አካል ልሁን ልወቅህ ያለ ማናስገባው ሰው አለ። ሌላው ደግሞ ገና ሳይንኳኳ መምጣቱ ነው የትብግድ ምታረግለት ሰው አለ።
0: ማልቀስ ራሱ ማልቀስን በጣም እንደከባድ እንት አንዱ ቨልነራቢሊቲ ነው። በነገራችን ላይ አንዳንዶቻችን ምናልባት የቅርብ ከእናታችን ፊት ማልቀስ ማለት በጣም ከባድ ለምን አለቀስኩኝ የሚሉ ሁሉ አሉ። በነገራችን ላይ በስራችን
1: አጋጣሚ
0: በእናት ፊት በቅርብ የልብ ጓደኛ ፊት፣ የቅርብ ደግሞ ባልደረባ ይኖራል። አንዳንድ የተቸገርነውን ነገር አንዳንድ ውስጣችን የያዝነውን ነገር እኛ እንደምንም ብለን ብንይዘው አንዳንዴ የታፈነ ጋዛ ላይ ይፈነዳ የለ በቃ ይወጣል። የሆነ ነገር እየተወራ ድንገት እንባችን ኮለል ኮለል ይችላል። አራት መንታ ሆኖ ከዛ
1: በእናት ፊት ለምንድን ነው ማውራ እንትን የማይለው?
0: በእናት ፊት፣ በጓደኛ ፊት፣ በዘመድ ፊት ምናምን የሚቸግራቸው አሉ። በነገራችን ላይ በቴራፒ በክላንት
1: ኦብቪየስ ደግሞ የምታለቅስባቸው ሰዎች እኮ አሉ።
0: አዎ
1: ለዛ የሚመቹ ሰዎች አሉ። አሁን እንደውም አንዲት ልጅ እንደዚህ በጓደኝነት በቃ ስንገናኝ ከአንተ ጋር ነው ማለቅ ሰው ትላለች። ምንድን ነው ያ ሰው የሚሰጣት ስሜት ማለት ነው። እና እኔ ለምንድን ነው መሳቅ መጫወት ነው እንጂ ከኔ ጋር ለምንድን ነው ማልቀስ ሲል በቃ ያ ያለችበትን ያለፈችበትን ነገር የበለጠ የሚረዳ ሰው ማልቀሻ የሆነ
0: በጣም
1: እና ያ ሰው ለአንተ በጣም ቅርበት ያለው የሚረዳ ህመምህን የበለጠ ህመሙ አድርጎ የሚረዳ ሰው ከሆነ ታለቅስበታለህ። ሄደ ያባብልሃል ወይ አብሮ ያለቅሳል ያ ሰው። አንዳንዶቹ ደግሞ ሳቅ ብቻ ስለሆኑ እንትን ትላለህ ትመርጣለህ ሰው።
0: አሁን እንደዚህ አይነት የሚገርምሽ እንዲህ ለምን አለቀስኩ ብሎ በቴራፒ ሂደት ውስጥ የሚመጡ ክላያንቶች እንዲህ እንዴት አለቅሳለሁኝ እንዴት በቀላሉ አለቅሳለሁ ብለው ነገሩን አቅልለውት አንዱ ሽንፈት ነው የሚል ሀሳብ ይኖር ይችላል። ወይም ሌላው ደግሞ የተለያዩ ምክንያቶች አሉ ከጀርባ። እንደዛ ሆኖ ለምን አለቀስኩኝ የቅርብ ሰው የነሱ ሰይፍ የሆነ ቢሆን ለምን አለቀስኩኝ የሚል

0: ችግር የሚያጋጥማቸው ሰው አሉና በመለቅሶ ይመጣው በሌላ ስሜት ነው። በከለቅሶ በኋላ ደግሞ ሌላ ጫና አለ። ያንጎበሩ ይመጣል። ሐሳብ ከተናገረን ስሜታችን አሳይተን የሆነ ነገራችን አጋርተን ለቅርብ ሰዎችም ከዛ በኋላ መጨነቅ አለ። እና
1: እንትን እኮ ነው ሄሌ ማልቀስ የመጨረሻው ደረጃ ተደርጎ ነው የሚታየው። በቃ አቅቷታል ነው ወይ ደግሞ አቅቶታል አይነት ነው የሚሰጠው ትርጉምና፣ በተለይ ወንዶች ደግሞ በእኛ ማህበረሰብ አሁን እንዳታለቅሱ ስለሚባል ወንድ ልጅ እኮ ነው ወንድ ልጅ አያልቅስ ነው የሚባለው። ሴቷ ታልቅስ አይደለም ይመስለኛል ትርጉሙ። ግን ወንዱ አለቀሰ ማለት በቃ ተፈተነ ተሸነፈ አይነት ነው። ሴቶቹም ቢሆን አሁን በጓደኛ ፊት ስታለቅስ እንዳልኩህ እንደው የሚረዳኝ ሰው ነው ካላልክ በስተቀር ምን ያህል ብትጎዳ ነው ነው ምን ያህል ብትሸንፍ ምን ያህል ቢያቀታት ነው የሚል ስሜት ስላለው በኋላ ላይ ስታስበው ምን ሆኜ ነው እንትን እምለው በየሄድኩበት እምዝረከረከው ሁሉ ብለህ ራስን ልትወቅስ ትችላለህ። ይሄኛው እንደውም ትልቅ ሃንጎቨር ያለው ይመስለኛል። ማለት አሁን ራስን ቨልነረብል አረክ የሚለው እንደውም ይሄ ነው። በቃ አንተ ሁሉ ሰው እምባ አለው እኮ ከረጢቱ በእርግጥ ያንዳንዱ ብዙ ነው። ዝርግፍ ዝርግፍ የሚያረግ ሰው አለ። በቀላሉ የማያለቅስ ሰው አለ። ግን ደግሞ እዛ ሰው ጋር ሄደን ካለቀስን በኋላ እንዴት ራሴን መቆጣጠር ያቅተኛል ትላለህ። ደግሞ አንዳንዱ ይዞ ሲያባብልህ እዛው ፈንድቼ ልሙት የምትልም አለ። በቃ ማውጣት ትፈልጋለህ። እና ይሄ በራሱ እንደ ድክመት ስለሚታይ የመጨረሻው ደረጃ ተደርጎ ስለሚታይ በሰው ፊት ይህንን ሀዘንህን መከፋትህን ማሳየት በጣም ያስቆጫል። እንዴት እንትን እላለሁ።
0: የሚገርምሽ ተጋብተው ራሱ በጋብቻ ውስጥ በጣም ዲፕ የሆኑ ስሜቶች አሉ አይደል? ለምሳሌ አፌክሽን፣ ወሲባዊ ስሜት። አንዳንድ ሚስቶች ያንን ስሜት ለባላቸው ማሳየት በጣም ነው የሚከብዳቸው። ደስ ብሎኛል፣ ፈልጌያለሁ፣ አምሮኛል፣ ወይ እንደዚህ ነው፣ ይሄ ጥሩ ነው የሚለውን ቃል ከተናገርኩ በኋላ ፊቴን እንዲያየኝ አልፈልግም ያለች ሚስት አለች። አሁን
1: ታፍራለች።
0: አፈርኩ አለች። በቃ ከዛ በኋላ
1: እኔም አፍሬያለሁ አሁን ራሱ
0: አይደል? እና
1: ያላቸው እንትን ይወስነዋል። በባልና ሚስቱ መካከል ያለው እንትን ይወስነዋል
0: ይወስነዋል።
1: እንድታፍር የሚያረጋት ከሆነ አሁን ይሄ ግልጽ ንግግሩ የሌለ ከሆነ ሊሰማት ይችላል። እቺ ሚስት አፍራለሁ አለች። ከዛ
0: አፍራለሁ ነው ማለት የግንኙነት ዳይናሚክሳቸው ብቻ ሳይሆን ሊኖር ይችላል እንደዛ። ግን የእሷ የእሳቤ ብሊፏ፣ ምኗ፣ ፐርሶናሊቲዋ፣ አታችመንቷ ምኗ ነው እዛ ላይ እና አሁን ፍቅርን መናገር ይሄን ወደ አፌክሽን ወደ ሴክሹዋል ነገር ወሰን ነው እንጂ ጥልቅ የሆነ ፍቅርን መግለጽ ራሱ ወድሃለው ወድሻለው ምናምንም ይቸግራቸው ባልና ሚስቶች ይኖራሉ። እነዛን ከተናገሩ በኋላ ምን ሆኜ ነው የሚል ሀሳብ ውስጥ የሚገቡ ሁሉ አሉ። ይሄ አሁን ቨልነረብል መሆን ነው ማለት። ብዙ ጊዜ እንዲሁም በባልና ሚስት የግንኙነት ሁኔታ ውስጥ አንክሸስ የሆኑ በጣም የመጨነቅ ወይም ማረጋገጫ የሚፈልግ የአታችመንት ስታይል ያላት ወይም ያለው ባል በአብዛኛው የሚታየው ስሜት ንዴት ነው፣ የብስጭት ስሜት ነው፣ ቁጡነት ነው፣ ኃይለኝነት ነው። አንዳንዶች ሚስቶች ወይ ባሎች ሚስሌብል ይደረጋሉ። ሴት ከሆነች እንደ አንቺ እንደ ሚስት አትሆኝም እንዴ ኃይለኛ ሆንሽ ትባላለች። አሁን ከዚህኛው የስሜት ሁኔታ ዘወር ብላ ቨልነረብል ሆነች ማለት ምንድን ነው? በቃ እኔ እፈራለሁ ጥለህ የምትሄድ ይመስለኛል የሚለውን ሀሳብ ላትናገር ትችላለች። ፍርሃት አለብኝ የሚለውን ስሜት ላትናገር ትችላለች። አሁን ይህን ስሜት መናገር ይህን ጥልቅ የሆነ ስሜት ኤክስፕረስ ማድረግ ማውጣት ማለት በነገራችን ላይ ቨልነረብል መሆን ማለት ነው። በቃ ደካማ ጎን አለውም። በእርግጥ እኔ ያንን ውስጣዊ እውነተኛ ስሜትና ፍላጎት ወይም ሁኔታ ማሳየት ነው።
1: ከነገርኳት ትኮራለች የሚል ሰው
0: ትኮራለች።
1: ከነገርኩት ይኮራል እና መጀመሪያ የነበረን የግንኙነት መልኩ ይቀየራል የሚለው ፍርሃት ነው። እና አይነግሩም፣ በምልክት ነው የሚያሳዩ አንዳንዶቹ። እና ራሴን በጣም ነው እኮ የምወድህ፣ በቃ ካላንተ አልኖርም
0: ብላ
1: የውስጧን ከነገረችው በኋላ ለምን እንዲህ ያልኩት እንዲህ ቢያደርገኝስ የሚለው ውስጥ የሚገቡ በፍቅርም ይሆናል። ልክ ነው
0: እንግዲህ አድናቆትም፣ አሁን እንዳልሽው አድናቆት፣ ለምሳሌ ምግቧ አሪፍ ወይም በስራ ጎበዝ፣ እውቀቷ ጥሩ ወይም እሱም እንደዛው ጎበዝ ጠንካራ ምናምን ሆኖ አንበሳ ወይም አንበሲት ጎበዝ አንቺ እኮ አንተ እኮ የሚለውን አድናቆት ውስጣዊ የሆነ ስሜት ያን ማሳየት ለዛ ቨልነራብል መሆን ራሱ ሚሸግራቸው አለ። ዋው በኋላ በገዛ እጄ እንደዚህ ነገርያት ወይም እንደዚህ ይሄን አውጥቼ ብለው አንተ የሚሉ አሉ ማለት ነው። እንግዲህ እንደዚህ እና መሰል ነገሮች
1: እቺ ማለት ነገርም ይያለ ነው
0: ነው
1: ፍቅርንማ መግለጽ ነው እንጂ ማውጣት ነው እንጂ ይመስለኛል። እንደ የሰው ነው አንዳንዱ በተግባር ነው እና ያስተውቅ ባህል አይነህ ላይ ምናውን ይባላል
0: ያው
1: ወይ በሚያደርገው በድርጊቱ ፍቅሩን የሚገልጽበት አንዳንዱ ደግሞ በመናገር ነው ሳክስ ነው ኮም ይባሉ በዘመኑ ቋንቋ ሄደ
0: ያው
1: ሳክስ ደግሞ የሚነፈዋሉ
0: በቃ ሳክስ ፎን
1: ሳክስ ነው ይባላል
0: ጥሩምባ
1: ይላሉ ይላሉ ግን የለም እጅ ላይ የሚቀር ነገር የለም ነው እንደዛ የተባለ አው ስንናገር የኮሮት ቸገርም ብሏል ይኑር ሰው የተባለ አድማጭ ቲክቶክ ላይ በቲክቶክ ገጻችን ብዙ አስተያየቶች እየመጡ ነው ነሽኩር እነ ካሚላ ማዬ አቢ ፍቅር የተባለው አድማጭ ሞቅ ያለ ሙዚቃ ሰማ ሁሉ እንባ ይመጣል በተለይ እናትና አባቴን በሞት ካጣው በኋላ በምንም አይነት ሁኔታ ከተሰማኝ አለቅሳለሁ ችግር የለብኝም ብሏል
0: ጥሩ
1: ነው ምንም ችግር የለውም አልቀሱ እንደውም እኮ አንዳንድ ሰው ምን ይላል አስነካሁት ይላል አሁን ጭፈራ አስክሳ አይደለም አስክሳ አስነካሁት ይባላል ለቅሶንም ማስነካት ውስጣችን ያለውን ነገር እንትል ሊል ይችላል ያጠበልን ይወጣልና መጥፎነት የለውም ብያስባለሁኝ ግን አንዳንዴ ደግሞ ከሞት የሚቀር የለም ብሎ ጠንከርም ማለት ትልልቅ ሰዎች ሆን ይቆጣሉ ለምን ነው የምታለቅሱት ብለው ለቅሶ ሌላ ለቅሶ ያመጣል ይባላል በእኛም ሀገር ስለዚህ ለዛ ጠንከር ማለት ለነሱ የሚወዱትን ነገር ማድረግ ጥሩ ነው ግን ማልቀሱ መጥፎነት ያለው አይመስለኝም ኃይሌም ተስማምቷል እና መሰግናለን ነሰሎሜ ዮ ፊቲ በጣም አመሰግናለሁ ኖኤል ማክቤል አዙዝ እና ሌሎችም አድማጮች በቲክቶክ ገጻችን ላይ አስተያየት እየሰጡ ያሉ አድማጮች ናቸው እመለሳለሁ ኃይሌ አንተ ጋር ያድማጮች በተለይ ከዚህ ከማለዳፎም ጋር በተያያዘ ባነሳ ነው ሐሳብ ላይ እየሰጡትን አስተያየቶች እና ካትታለን ማለዳፎም ለርሶ የበለጠ በህይወቶ ዋጋ የሚሰጡት ነገር ምንድነው ለዛ ዋጋ ለሚሰጡትስ ነገር ምን ጥረት ያደረጉ ነው ብሎ ጠይቋል ማለዳፎም በሰዎች ህይወት ውስጥ የተለየ ዋጋም ሊሰጠው የሚገባው ነገር እረፍት ነው ለረፍቱ ደግሞ እኛ መፍትሄ አለ ብሏል ማለዳ ኮምፎርት ፕላስ እና ማለዳ ጋሻ ኤፍአር ማትረስን ዳሽ ማለዳ ፎም አቅርቦላችኋል በጣም እናመሰግናለን ለእናንተ በህይወታችሁ የበለጠ ትኩረት የምትሰጡትና ያንን ለማሳካት ምን ያደረጋችሁ ነው በአጭር የጽሁፍ መልእክት Facebook ላይ በዩቲዩብ በቲክቶክ አሴቶቻችሁ እንድታደርሱ ተጋብዛችኋል አድማጮች ምን አሉ የሚለውን መጣበታለሁ ዳሽን ባንክ ሁሉ ጊዜ አንድ ምጃ ቀዳሚ ነው የዳሽን ሱፐር አፕን ተጠቅማችሁ በስልክ ቁጥራችሁ ብቻ በቀን ውስጥ እስከ 5 ሚሊዮን ብር ድረስ ማስተላለፍ ትችላላችሁ በአንድ ጊዜ ደግሞ 1 ሚሊዮን ብር ዳሽን ባንክ እናመሰግናለን እንደዚሁ ሌላው የዚህ ፕሮግራማችን የክብራ ጋር ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ነው ያፍና የጥርስ ጤናችንን ይጠብቃል ያበቃቀል ችግር ካለ ይስተካከላል መጥፎ ጠረን ካለ ያክማል የዚርኮን ያገልግሎቱ እጅግ በተመጣጣኝ ዋጋ ባቢ የሚያቀርበው ስለሆነ ከአምስቱ ቅርንጫፎች ወደ ቀረባችሁ ጎራ በሉ ቦሌ ሚካኤል ድሪም ቪው ገስታውስ አጠገብ ሲኤምሲ ጻይረል ስቴት ፊል ለፊት እጅጋየሁ ዲባባ ህንጻ ላይ ጀሞ አንደኛ በር ደሊና ሞል ቤታል ቢጫ ፎቅ ተብሎ የሚጠራው ህንጻና ልደታ ፍርድ ቤት ፊል ለፊት የማርያም ህንጻ ላይ ይገኛል በዚህ ፕሮግራማችን የጥርስ ጥበስ ጥጣ ያገኛችሁ በሙሉ ተደውሎላችኋል ካሚላ አልተደወለልኝም ይያለች ነው ወይ ስልኳ ይሰራም ወይ ሆነ ነገር ተፈጥሯል ለማንኛውም ብዙዎቹ ስጦታቸውን ወስደዋል ባቢን በጣም እናመሰግናለን አዲሱን አመት ጥርሳችሁን ታጥባችሁ ያፍና የጥርስ ጤናችሁ ያለበትን ደረጃ አይታችሁ በፈገግታ ስለጀመራችሁት ደግሞ ደስ ይለናል ስቶክላንድ ብራንድ አልባሳት እጅግ ዘመናዊ የሆኑ ከ48 በላይ ዓለም አቀፍ ብራንዶች እዚህ ኢትዮጵያ ውስጥ አሉ

0: ሁለተኛው የፓርላማ ዘመን አንደኛ አመት የሥራ ጊዜ አንደኛ መደበኛ የመመስረቻ ጉባኤ ነው። በቅድሚያ ግንቦት 24 ቀን 2018 ዓ.ም
1: ክብራትና ክብራን በድጋሜ ተመልሰን መተናል። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 እንግዲህ የሰባተኛው የፓርላማ ዘመን አንደኛ አመት የስራ ጊዜ አንደኛ መደበኛ ጉባኤው አሁን በቀጥታ እየተካሄደ ነው የሚገኘው። እርሱን እናንተ እናስተላልፋለን። ከኛ ጋር እንድትቆዩ በአክብሮት እየጋበዝናችሁ ወደኛ እንድትከፍቱ ሪናችሁን ከኛ ጋር እንድታረጉ እንጋብዛችኋለን። አሁንም ከኛ ጋር መልካም ቆይታ።
0: ወደ ፌዴሬሽን ምክር ቤት የሰባተኛው የምክር ቤቱ የስራ ዘመን የመመስረቻ ጉባኤ እንኳን በደህና መጣችሁ ለማለትም ወዳለሁ። ለመንግስታዊ ስራ ጉልበት፣ ለሀገራችን ሰላምና አንድነት እንዲሁም ላቂ ልማት በትጋት እንድትታገሉ እየተመኘው ስኬታማና ፍሬያማ የስራ ዘመን እንዲሆንላችሁ ከልብ እመኛለሁ። በኢፌዴሪ ህገ መንግስት አንቀጽ 64 ንዑስ አንቀጽ 1 እና የፌዴሬሽን ምክር ቤት የአሰራርና የአባላት የስነ ምግባር ማሻሻያ ደንብ ቁጥር 3 ዝባር 2013 አንቀጽ 19 ንዑስ አንቀጽ 6 መሰረት የምክር ቤቱን ጉባኤ ለማስጀመር የሚያስችል ምልአተ ጉባኤ መሟላቱን የምክር ቤቱ ጽህፈት ቤት ቀደም ሲል አረጋግጦልናል። እናመሰግናለን። ከምክር ቤቱ አባላት መካከል 127 የተገኙ መሆኑን ጽህፈት ቤቱ ያረጋገጠ ስለሆነ ምልአተ ጉባኤ ተሟልቷል። በመሆኑም ጉባኤያችን ማካሄድ ይችላል። በመጀመሪያ በዕለቱ የተያዙ አጀንዳዎች በዝርዝር አቀርባለሁ። አንደኛ፣ በምክር ቤቱ የአሰራርና የአባላት ምግባር ደንብ ቁጥር 3 ዝባር 2013 አንቀጽ 7 ንዑስ አንቀጽ 2 መሰረት የምክር ቤቱን አፈ ጉባኤና ምክትል አፈ ጉባኤ የሚያስመርጡ 5 አባላት ያሉት አስመራጭ ኮሚቴ ማቋቋም ነው። ሁለተኛው፣ በምክር ቤቱ የአሰራርና የአባላት ስነ ምግባር ማሻሻያ ደንብ ቁጥር 3 2013 አንቀጽ 7 ንዑስ አንቀጽ 3 መሰረት አስመራሽ ኮሚቴው ሰብሳቢና ጸሐፊ መርጠው እንዲሰይሙ ማድረግ ነው። ሶስተኛ፣ በህገ መንግስቱ አንቀጽ 62 ንዑስ አንቀጽ 11 እና የምክር ቤቱ የአሰራርና የአባላት ስነ ምግባር ማሻሻያ ደንብ ቁጥር 3 ዝባር 2013 አንቀጽ 7 ንዑስ አንቀጽ 5 መሰረት አፈ ጉባኤ ማስመረጥ ነው። አራተኛ፣ ህገ መንግስቱ አንቀጽ 62 1 እና የምክር ቤቱ አሰራርና የአባላት የስነ ምግባር ማሻሻያ ደንብ ቁጥር 3 2013 አንቀጽ 7 ንዑስ አንቀጽ 7 መሰረት የምክር ቤቱን አፈ ጉባኤ ማስመረጥ ይሆናል። አምስተኛ፣ የምክር ቤቱ የአሰራርና የአባላት የስነ ምግባር ማሻሻያ ደንብ ቁጥር 3 ዝባር 2013 አንቀጽ 7 ንዑስ አንቀጽ 9 መሰረት አፈጉባኤውና ምክትል አፈጉባኤው እንደተመረጡ በጠቅላይ ፍርድ ቤት ፕሬዝዳንት አማካይነት በጉባኤው ፊት ቃለ መሐላ እንዲፈጽሙ ማድረግ ነው። ስለሆነም በአጀንዳዎችን አንድ በአንድ እንሄድባቸዋለን። በመጀመሪያ የምንከውነው በምክር ቤቱ የአሰራርና የአባላት ስነ ምግባር ማሻሻያ ደንብ ቁጥር 3 2013 መሰረት የምክር ቤቱን አፈ ጉባኤና ምክትል አፈ ጉባኤ የሚያስመርጡ 5 አባላት ያሉ አስመራጭ ኮሚቴ ማቋቋም ነው። በዚህ መሰረት ከአምስት እስከ ሰባት ያሉ
2: ስለዚህ አስመራጭ ኮሚቴ ለመጠቆም እጅ ማውጣት
0: አንድ
2: አመሰግናለሁ ክቡር ፕሬዚደንት። ላስመራጭ መጠቁመው አቶ ነመራ ቡሊን ነው። አቶ ነመራ የኦሮሚያ ክልል ፖለቲካ ናይቆን ግንባታ ዘርፍ ኃላፊ ናቸው።
3: አመሰግናለሁ ክቡር ፕሬዚደንት። እኔ መጠቁማቸው የአቶ ንጋት ደንሳ በደቡብ ክልል በደቡብ ኢትዮጵያ ክልል የመክትል ስመሳደር ማለት የመሰረተ ልማት ክላስ ስራ አስተባባሪ እና የትራንስፖርት ቢሮ ኃላፊ ናቸው። በምክትል ፕሬዚዳንት ማድረግ ማለት ነው።
4: አመሰግናለሁ ክቡር ፕሬዚዳንት። እኔ ለአስተባባሪነት ኮሚቴ የማቀርባቸው ዶክተር ዘሪሁን ፍቅሩ በአሁኑ ሰዓት ለአማራ ክልል ምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪ ሆኖ እየተወያዩ ናቸው።
5: አመሰግናለሁ ክቡር ፕሬዚደንት። እኔ ለአስመራጭ ኮሚቴ እጩ ሆኖ የሚቀርቡ ምላቸው የተከበሩ ወይዘሮ ዘይቱና አልብራን የማዕከላዊ ኢትዮጵያ ክልል ፋይናንስ እና ኢኮኖሚ ቢሮ ኃላፊ ሆኖ እየሰሩ ያሉ ናቸው።
6: አመሰግናለሁ ክቡር ፕሬዚዳንት። ባላቸው የዳበረል እና ጠንካራ የስራ ዲስፕሊን ይህን ኃላፊነት ይወጣሉ የማቀርቦቸው የተከበሩ አቶ አክራር መናሰን ከሶማሌ ብሔራዊ ክልል ነው። አመሰግናለሁ።
7: አመሰግናለሁ የአስመራጭ ኮሚቴውን በአምስቱን በሙሉ አክላሜሽን ወይም በተባበረ ድምፅ ብንደግፍ አመሰግናለሁ። ከተጠቆሙት የአስመራጭ ኮሚቴዎች መካከል አንድ ሰብሳቢ ሌላኛው ሌላኛዋ ጸሐፊ መሆን ስላለባቸው ከአምስታችሁ መብቱን ለእናንተ እንሰጣለን። ሰብሳቢና ጸሐፊ ለቤታችሁ ትስልኛ
8: አምስታችሁ ወደፊት ለመወያቱ ለመነጋገሩ ተቃጠቃል ትሉ ማለት ነው።

ክብራትና ክብራን በድጋሜ ተመልሰን መተናል። የፌደራል መንግስት ምስረታ ዛሬ ይካሄዳል። ኢትዮጵያ ከሄደችውን ሰባተኛውን ጠቅላላ ምርጫ ተከትሎ አዲሱን መንግስት በዛሬው ዕለት ይመሰረታል። በሁሉም የሀገሪቱ ክልሎችና የከተማ አስተዳደሮች የመንግስት ምስረታ ሂደት መከናወኑን ተከትሎ ዛሬ መስከረም 25 ቀን 2019 ዓ.ም የፌደራል መንግስት እንዲሁ ይመሰረታል። በዚህ መድረክ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የሰባተኛ ዙር አንደኛ ዓመት የስራ ዘመን የጋራ መክፈቻ ጉባኤያቸውን ያካሄዳሉ። በዚህም የምክር ቤቱን አፈ ጉባኤዎችና ጠቅላይ ሚኒስትር ይሰይማሉ ተብሎ ይጠበቃል። በዚሁ መሰረት እንግዲህ የኢፌዴሪ ፌዴሬሽን ምክር ቤት አዲስ አመራሮችን መምረጡን ይፋ አድርጓል። የኢፌዴሪ ፌዴሬሽን ምክር ቤት በዛሬው ዕለት ባካሄደው ሰባተኛው የፓርላማ ዘመን አንደኛ ዓመት የስራ ጊዜ አንደኛ መደበኛ ስብሰባውን የምክር ቤቱ የመሪነት ቦታ የሚረከቡ አፈ ጉባኤና ምክትል አፈ ጉባኤዎችን መርጧል። በዚሁ መሰረት ወይዘሮ መፍሪያት ከሚል የፌዴሬሽን ምክር ቤት አፈ ጉባኤ ሆነው የተመረጡ ሲሆን አቶ ደስታ ሌዳሞ በምክትል አፈ ጉባኤነት ተመርጠው ኃላፊነታቸውን ተረክበዋል። ምክር ቤቱ የመደበኛ ስብሰባ አጀንዳዎቹን በመመርመርና የተለያዩ ውሳኔዎችን በማለፍ ላይ እንደሚገኝ ከስፍራው የተገኘው መረጃ ያመላክታል። ሌሎችን መረጃዎችን ደግሞ እንዲሁ ከስፍራው እናደርሳችሁን የሚሆነው በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ቆይታችሁ አሁንም ከኛ ጋር ይሁን። መልካም ቆይታ።

አያክተ ስላሴ ወደ ጉባኤ አድራሽ የገቡ ስለነ ከመቀመጫችን ተነስተ እንድቀበል ባክሮት ጠይቃለሁ። እንድንቀመጥ ባክሮት ጠይቃለሁ። አመሰግናለሁ። ይሄ ጉባኤ ሰባተኛ ሀገራዊ ምርጫ ሁሉ አቀፍ ነጻ ቀጥተኛና ፍጹም ዲሞክራሲያዊ በሆነ መልክ ተካሂዶ የህዝብ ተወካዮች ምክር ቤት አባላት በተመረጡበት እንዲሁም በክቡር ጠቅላይ ሚኒስትራችን ሐሳብ አመንጭነት በምክር ቤቱ በተቋቋመው ገለልተኛ ሀገራዊ ምክክር ኮሚሽን አማካይነት በአንድነት እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በመምከር ወደ አዲስ ሀገራዊ መግባባት ታሪካዊ ምዕራፍ በተሻገርንበት ማግስት የምናከናውነው የመንግስት ምስረታ ጉባኤ ነው። እንኳን ደህና መጣችሁ፣ እንኳን አደረሰን። የፌዴራል ፕሬዝዳንት ክቡር ታዬ አጽቀሥላሴ፣ ክቡራን ተመራጭ የምክር ቤት አባላት፣ ሁሉም ፕሮቶኮል እንደተጠበቀ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 አንቀጽ 11 ንዑስ አንቀጽ 2 ሀ መሰረት ከመቀመጫችን ተነስተን የፌዴራል ብሔራዊ መዝሙር እንድንዘምር በአክብሮት እጠይቃለሁ።

0: አመሰግናለሁ። እንድትቀመጡ ባክብሮት ጠይቃለሁ። ከዚህ በመቀጠል ስብሰባውን እንደመሩ ሌፍትሪ ፕሬዝዳንት ክቡር ታያቅ ስላሴ መድረኩን ክፍት አደርጋለሁ። አመሰግናለሁ።
1: የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ መስከረም 25 ቀን 2019 ይህ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ 7ኛው የህዝብ ተወካዮች ምክር ቤት አንደኛ ዓመት የሥራ ዘመን የምክር ቤቱ መመስረቻ አንደኛ መደበኛ ስብሰባ ነው። በቅድሚያ ግንቦት 24 ቀን 2018 ዓመተ ምህረት በተካሄደው 7ኛው አገራዊ ምርጫ የኢፌዴሪ የህዝብ ተወካዮች ምክር ቤት አባል ሆናችሁ ስለተመረጣችሁ እንኳን ደስ ያላችሁ እያልኩ ወደ ህዝብ ተወካዮች ምክር ቤት 7ኛ የሥራ ዘመን የመመስረቻ ጉባኤ እንኳን በደህና መጣችሁ ለማለት ወዳለሁ። በመቀጠል በህገ መንግስቱ አንቀጽ 58 ዝባራ 1 እና በምክር ቤቱ ያሰራርና የአባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 2 መሰረት ምራተ ጉባኤው መሙላቱን የምክር ቤቱ ጽፈት ቤት እንዲያረጋግጥ እጠይቃለሁ።

ሥርዓተ ጉባኤው ተማልቷል። በምክር ቤቱ ያሰራርና ያባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 3 መሰረት ሥርዓተ ጉባኤው መሟላቱን ጽሕፈት ቤቱ አረጋግጧል። ለዛሬ የተያዙ አጀንዳዎችን እንደሚከተለው አቀርባለሁ። አንደኛ፣ በምክር ቤቱ ያሰራርና የአባላት ስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 11 2 ለመሰረት የሰባተኛ ዙር የሕዝብ ተወካዮች ምክር ቤት ተመራጭ አባላት ቃለ መሐላ መፈጸም። ሁለተኛ፣ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 11 2 ረ መሰረት የምክር ቤቱን አፈ ጉባኤ መምረጥ። ሶስተኛ፣ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 11 2 ረ መሰረት የምክር ቤቱን ምክትል አፈ ጉባኤ መምረጥ። አራተኛ፣ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 11 2 ሰና አንቀጽ 107 መሰረት የፌዴሪ ጠቅላይ ሚኒስትር መሰየምና የክቡር ጠቅላይ ሚኒስትር ንግግር ማዳመጥ ናቸው። አጀንዳ 1፣ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 11 2 ለመሰረት የሰባተኛው ዙር የሕዝብ ተወካዮች ምክር ቤት ተመራጭ አባላት ቃለ መሐላ መፈጸም ነው። በዚህ መሰረት የፌዴሪ ጠቅላይ ፍርድ ቤት ፕሬዝዳንት ክቡር አቶ ቴዎድሮስ ምህረት ቃለ መሐላውን እንዲያስፈጽሙ እጠይቃለሁ።

0: የተከበራችሁ የምክር ቤት አባላት ቃለ መሐላውን ለማስፈጸም ቀኝ እጃችሁን ከፍ እንድታደርጉ ጠይቃለሁ። እኔ በዛሬው ዕለት የሕዝብ ተወካዮች ምክር ቤት አባል ሆኜ ስራዬን ስጀምር ለሕገ መንግስቱ ታማኝ በመሆን ከሀገሪቱና ከመረጠኝ ሕዝብ የጣለብኝን ኃላፊነት በቅንነትና በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን እንደምፈጽም ቃል ገባለሁ። መልካም የስራ ዘመን።
1: ክቡር አቶ ቴዎድሮስ ምህረትን አመሰግናለሁ። የተከበራችሁ የምክር ቤት አባላት በተዘጋጀው የቃለ መሐላ ሰነድ ላይ ፊርማችሁን በማኖር በጉባኤ አዳራሽ ለሚገኙ የምክር ቤቱ ጽህፈት ቤት ሰራተኞች እንድታስረክቡ በትህትና ጠይቃለሁ።

0: አባላት ስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 11 2 ረ መሰረት የምክር ቤቱን አፈ ጉባኤ መምረጥ ነው። በቅድሚያ የአፈ ጉባኤ አመራረጥን አስመልክቶ አጭር ማብራሪያ አቀርባለሁ። በሕገ መንግስቱ አንቀጽ 55 ዝባር 19 ምክር ቤቱን የሚመሩ አፈ ጉባኤ በምክር ቤቱ እንዲመረጡ ተደንግጓል። የምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 አንቀጽ 8 የአመራረጥ ሂደቱን ይዘረዝራል። በደንቡ አንቀጽ 8 ዝባር 3 ማንኛውም አባል እጩ አፈ ጉባኤ መጠቆም እንደሚችልና ሲጠቁምም እጩን በተመለከተ አጭር ማብራሪያ ማቅረብ፣ አንድ በእጩነት የተጠቆመ አባል በሌላ አባል መደገፍ፣ የተጠቆመው አባል ፈቃደኝነቱን መግለጽ እንዳለበትና ማንኛውም አባል ከአንድ እጩ በላይ መጠቆም ወይም እጩ ሆኖ እንዲቀርብ ድጋፍ መስጠት እንደማይቻል ተደንግጎ ይገኛል። ከዚህ በተጨማሪም የተጠቆሙ እጩዎች ከአንድ በላይ ከሆኑ በፊደል ተራ ቅደም ተከተል ተመዝግበው ድምፅ የሚሰጥባቸው ሲሆን ከእጩዎቹ አብላጫ ድምፅ ያገኘው አፈ ጉባኤ ሆኖ ይመረጣል። የድምፅ አሰጣጡም በሚስጥር ይሆናል። በእጩነት የቀረበው አንድ አባል ብቻ ከሆነ የምክር ቤቱን አብላጫ ድምፅ ማግኘት የሚኖርበት ሆኖ የድምፅ አሰጣጡ እጅ በማውጣት ይከናወናል። በዚህ መሰረት በሕገ መንግስቱ አንቀጽ 55 ዝባር 19 እና በምክር ቤቱ የአሰራርና የአባል ስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 8 3 ሀ መሰረት እጩ አፈ ጉባኤ ለሚጠቁም አባል እድል እሰጣለሁ።
1: አመሰግናለሁ ክቡር ፕሬዚደንት። ጥሪ የተደረገላችሁ እንግዶች፣ ለሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤነት የማቀርባቸው የተከበሩ አቶ አህመድ ሺዴ መሐመድን ነው። የተከበሩ አቶ አህመድ ሺዴ መሐመድ የትውልድ ቦታ በኦሮሚያ ክልል ነገሬ ቦረና፣ ብሔራቸው ሶማሌ፣ የትዳር ሁኔታ ባለትዳር፣ እድሜ 49፣ የትምህርት ደረጃቸውን ዝግጅታቸውን በሚመለከት ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በኢኮኖሚክስ የመጀመሪያ ዲግሪያቸውን በከፍተኛ ውጤት አግኝተዋል። በኔዘርላንድ ሀገር በሚገኘው ዘሄግ ዩኒቨርሲቲ የሶሻል ስተዲስ ኢንስቲትዩት ኦፍ ሶሻል ስተዲስ በገጠር ሀብት አስተዳደርና የሀብት ግጭት አፈታት የድህረ ምረቃ ዲፕሎማ አግኝተዋል። በዩናይትድ ኪንግደም በሚገኘው የግሪንዊች ዩኒቨርሲቲ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ኤምቢኤ እንዲሁም ከሳክሰስ ዩኒቨርሲቲ በተሳትፏዊና ልማትና ማህበራዊ ለውጥ የሁለተኛ ዲግሪያቸውን በከፍተኛ ውጤት አግኝተው ተመርቋል። አቶ አህመድ ሺዴ የስራ ልምዳቸውን በተመለከተ ለአስር ዓመታት በሶማሌ ብሔራዊ ክልላዊ መንግስት በተለያዩ ቢሮዎች በቢሮ ኃላፊነት መርተው ውጤት ያስመዘገቡ አመራር ናቸው። በፓርቲ ቦታም ቁልፍ ቦታዎችን ይዘው ሲመሩ ቆይተዋል። በተጨማሪም ለስምንት ዓመታት በገንዘብና ኢኮኖሚ ልማት ትብብር ሚኒስትር ዴኤታነት ሀገራቸውን በታማኝነትና በቅንነት አገልግሏል። ባለፉት አስርት ዓመታት ደግሞ የትራንስፖርት ሚኒስትር፣ የመንግስት ኮሚኒኬሽን ሚኒስትር፣ እስከ ዛሬ ድረስ ደግሞ የገንዘብ ሚኒስትር በመሆን አገልግሏል። የተከበሩ አቶ አህመድ ሺዴ የተሰጣቸውን ኃላፊነት በአግባቡ ከመወጣት ባለፈ በሀገራችን እየታየ ያለውን ከፍተኛ የኢኮኖሚ ማህበራዊ ለውጥ የጎላ ሚና ተጫውተዋል። በተለይም መንግስት በቅርቡ ተግባራዊ ባደረገው የማይክሮ ኢኮኖሚ ማሻሻያ ለተገኙ ውጤቶች የላቀ ድርሻ አበርክቷል። በአሁኑ ወቅት የገንዘብ ሚኒስትር ሆነው እያገለገሉ ያሉት አቶ አህመድ ሺዴ መሐመድ ለሀገራቸው እድገት ከፍተኛ አስተዋጽኦ ያደረጉ ተቋማትን በብቃት መምራትም ሆነ የመንግስት ፖሊሲን በማስፈጸም በማስተባበር የላቀ ውጤት አስመዝግቧል። በዚህ መሰረት የተከበሩ አቶ አህመድ ሺዴ መሐመድን የምክር ቤቱ አፈ ጉባኤ ሆነው እንዲመረጡ በእጩነት እየጠቆምኩ በዛሬው ዕለት በሚደረገው የአፈ ጉባኤ ምርጫ አንድ አባል ብቻ ተጠቁሞ የምርጫ ስነ ስርዓቱ እንዲካሄድ ሞሽን ማቅረብ በትትና ፈልጋለሁ። እጅጋ ማሰገናለሁ።
0: አንድ አባል ብቻ ለምክር ቤቱ አፈጉባኤነት እጩ ሆነው እንዲቀርቡ የቀረበውን ሞሽን የምትደግፉ አሳዩኝ። አመሰግናለሁ። የቀረበው ሞሽን ስለተደገፈ በደንቡ አንቀጽ 8 ንዑስ አንቀጽ 3 ለመሰረት የተጠቆመው እጩ በሌላ አንድ አባል መደገፍ ወይም ሰከንድን መሆን ስላለበት የቀረበውን እጩ ለመደገፍ ለአንድ አባል እድል ሰጣለሁ።
2: አመሰግናለሁ ክቡር ፕሬዝዳንት። ለዚህ ኃላፊነት የታጩት አቶ አህመድ ሺዴ ያላቸውን የሥራ ልምድ፣ የትምህርት ደረጃ፣ ብቃት፣ ክህሎት በደንብ ስለተገለጸ አልደግመውም። ግን ባለፉት ዓመታት በስራ በቅርበት በምንሰራበት ጊዜ ከአስፈላጊ ከሆነው የስራ የእውቀት የክህሎትና ብቃት ባሻገር ለዚህ ኃላፊነት ለጣችሁበት ኃላፊነት የሚጠቅም ለዚህ የሚያስፈልግ የግል እና እንደዚሁም ፐርሰናል ካራክተሪስቲክስ የምንላቸውን በደንብ አድርገው የያዙ መሆናቸው ነው። እነዚህም ዴሞክራሲያዊነት፣ አካታችነት፣ የሁሉም ድምጽ በአግባቡ እንዲሰማ የማድረግ ነው። ይሄ ባህሪ በእጅጉ ለዚህ አሁን ለታጩበት የስራ ኃላፊነት የሚያስፈልግ መሆኑ ስለታየኝ ነው። ከዛ ባሻገር በሰሩባቸው ኃላፊነቶች በተለይ ደግሞ በገንዘብ ሚኒስቴር በሰሩበት ወቅት አንደኛ በሀገር ውስጥ በሁሉም ጫፍ በሀገራችን ተመጣጣኝ የሆነ ኢኮኖሚያዊ ማህበራዊ ልማት እንዲመጣ በገንዘብ ሚኒስቴርነታቸው ሪፎርሙንም እየመሩ ያን ለማረጋገጥ ሰፊ ስራ ሰርተዋል። ከዛ ባሻገር እንደ ሀገር በሪፎርምም ይሁን አጠቃላይ ሀገርን ወክለው የመደራደር አቅምና አቋማቸው የሀገርን ጥቅም ቀይ መስመር አድርገው ይዘው ውጤታማ ድርድሮችን በማድረግ ለሀገራችን ሰፊ ጥቅሞች እንዲመጡ ያደረጉ በመሆናቸው ሰከንድ ለማድረግ ነው። አመሰግናለሁ።
0: አመሰግናለሁ። በምክር ቤቱ ደንብ አንቀጽ 8(3)(a) መሰረት የተጠቆመው እጩ ፈቃደኝነቱን መግለጽ ስላለበት ፈቃደኛ መሆናቸውን የተጠቆሙ እጩ እንዲገልጹ ጠይቃለሁ።
3: ፈቃደኝነት እንገልጻለሁ።
0: አመሰግናለሁ። በመቀጠል የቀረቡትን እጩ አፈ ጉባኤ ወደ ማጽደቅ እንሄዳለን። በዚህ መሰረት እጩ አፈ ጉባኤ ሆነው የቀረቡት አቶ አህመድ ሺዴ ለሚቀጥሉት 5 ዓመታት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው እንዲመረጡ የምትደግፉ እጃችሁን አውጡ። ታንክ ዩ። የምትቃወሙ በእጃችሁ አሳዩኝ። የለም። ድምፅ የማትሰጡ ወይም ድምፅ ተቃቅቦ የለም። በዚህ መሰረት የተከበሩ አቶ አህመድ ሺዴ በሙሉ ድምፅ ለሚቀጥሉት 5 ዓመታት የሕዝብ ተወካዮች ምክር ቤት አፈጉባኤ ሆነው ምክር ቤቱን እንዲመሩ ተመርጠዋል። በመቀጠልም በምክር ቤቱ ደንብ ቁጥር 6/2008 አንቀጽ 111 መሰረት የተከበሩ አቶ አህመድ ሺዴ ቃለ መሐላ እንዲፈጽሙ እንዲሁም የጠቅላይ ፍርድ ቤት ፕሬዚዳንት አቶ ቴዎድሮስ ምህረት ቃለ መሐላ እንዲያስፈጽሙ እጠይቃለሁ።

0: ዛሬ ሁለት
1: በህዝብ ተወካዮች ምክር ቤት ፊት
0: ቀርቤ
1: የፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ
0: ሆኜ
1: ስሾም
0: ለህገ መንግስቱ
1: ታማኝ በመሆን
0: ከሀገሪቱና
1: ከህዝቡ የተጣለብኝን ኃላፊነት
0: በቅንነት በታታሪነት
1: እንዲሁም ህግና ስርዓትን
0: መሰረት በማድረግ
1: ስራዬን ለመፈጸም ቃል እገባለሁ።
0: መልካም
1: ይሰራል።

ክቡር አቶ ቴዎድሮስ ምረት እናመሰግናለን። አዲስ ለተመረጡት አፈጉባኤ መልካም የስራ ዘመንና ጊዜ አጥብቄ እየተመኘው መዶሻውን እንዲረከቡና ወንበራቸውን እንዲይዙ ጠይቃለሁ።

አመሰግናለሁ ክቡር ፕሬዝዳንት። የተከበራችሁ የምክር ቤት አባላት ከመቀመጫችን በመነሳት ክቡር ፕሬዝዳንቱን እንድትሸኙልኝ በአክብሮት ጠይቃለሁ።

0: አመሰግናለሁ። አጀንዳ 3 ነው ምንቀጥለው። በመክር ቤቱ ያሰራር እና ያባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 8-6 መሰረት የመክር ቤቱ ምክትል አፈ ጉባኤ መምረጥ ነው። በዚህ መሰረት በሕገ መንግስቱ አንቀጽ 55 ንዑስ አንቀጽ 19 እና በደንቡ አንቀጽ 8 ንዑስ አንቀጽ 1 እና 6 መሰረት የመክር ቤቱን ምክትል አፈ ጉባኤ ወደ መምረጥ እንሄዳለን። በዚሁ መሰረት በደንቡ አንቀጽ 8/3 ሀ መሰረት እጩ ምክትል አፈ ጉባኤ ለሚጠቁም አባል እድል እሰጣለሁ። እሺ።
1: አመሰግናለሁ የተከበሩ አፈ ጉባኤ። የተከበራችሁ የምክር ቤት አባላት፣ ለህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤነት የማቀርባቸው የተከበሩ ወይዘሮ አየለች እሸቴ ወልደ ሰማያትን ነው። የተከበሩ ወይዘሮ አየለች እሸቴ የትውልድ ቦታ አማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ፣ ብሔር አማራ፣ የጋብቻ ሁኔታ ባለትዳር፣ እድሜ 51 ሲሆን የትምህርት ዝግጅታቸውን እንደሚከተለው አቀርባለሁ። ሁለተኛ ዲግሪ በህዝብ አስተዳደር ወይም ፐብሊክ አድሚኒስትሬሽን ከአዲስ አበባ ዩኒቨርሲቲ፣ የመጀመሪያ ዲግሪ በልማት ወይም በልማት አስተዳደር ወይም ዴቨሎፕመንታል አድሚኒስትሬሽን ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ፣ እንዲሁም የስራ ልምዳቸው ከ2009 ጀምሮ እስከ አሁን ድረስ በአራት ሚኒስቴር መስሪያ ቤቶች፣ በፐብሊክ ሰርቪስ እና የሰው ሀብት ልማት ሚኒስቴር፣ በሰራተኛና ማህበራዊ ጉዳይ ሚኒስቴር፣ የሴቶችና ማህበራዊ ጉዳይ ሚኒስቴር እና በትምህርት ሚኒስቴር ሚኒስትር ዴኤታ ሆነው አገልግለዋል። ከጥቅምት 2003 እስከ ህዳር 2009 ዓ.ም ደግሞ በህዝብ ተወካዮች ምክር ቤት የሴቶች ህፃናትና ወጣቶች ጉዳይ ቋሚ ኮሚቴ ሰብሳቢ በመሆን አገልግለዋል። ከመስከረም 1998 እስከ መስከረም 2014 ዓ.ም የህዝብ ተወካዮች ምክር ቤት አባልም ነበሩ። ከጥቅምት 1993 እስከ ታህሳስ 1994 ዓ.ም በሰሜን ሸዋ ዞን አስተዳደር በአመራርነት፣ ከጥር 1990 እስከ ጥቅምት 1993 ዓ.ም በወረዳ ምክትል አስተዳዳሪነት፣ ከታህሳስ 1998 እስከ ታህሳስ 1990 በወረዳ አስተዳደር በተለያዩ የኃላፊነት ቦታዎች፣ ከህዳር 1984 እስከ ህዳር 1988 የሁለተኛ ደረጃ ትምህርት ቤት መምህር፣ በተጨማሪም በተለያዩ ተቋማት ቦርዶች በአባልነትና በአመራርነት አገልግለዋል። የተከበሩ ወይዘሮ አየለች በተሰማሩባቸው የስራ ኃላፊነቶች ሁሉ በውጤታማነታቸው የሚታወቁ በመሆናቸው በተከበረው ምክር ቤት ምክትል አፈ ጉባኤ ሆነው ቢመረጡ ያካበቱትን ልምድና የአመራር ብቃት በመጠቀም ምክር ቤቱ በህገ መንግስቱ የተጣለበትን ከፍተኛ ኃላፊነት በውጤታማነት እንዲወጣ ያግዛሉ ብዬ አምናለሁ። በዚህም መሰረት የተከበሩ ወይዘሮ አየለች እሸቴ የምክር ቤቱ ምክትል አፈ ጉባኤ ሆነው እንዲመረጡ በእጩነት እያቀረብኩ፣ በዛሬው ዕለት በሚደረገው የምክትል አፈ ጉባኤ ምርጫ አንድ እጩ ብቻ ተጠቁሞ የምርጫው ስነ ስርዓት እንዲካሄድ ሞሽን አቀርባለሁ። አመሰግናለሁ።
0: አንድ አባል ብቻ ለምክትል አፈ ጉባኤነት እጩ ሆነው እንዲቀርቡ የቀረበውን ሞሽን የምትደግፉ? አመሰግናለሁ። የቀረበውን ሞሽን ስለተደገፈ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 8 ንዑስ አንቀጽ 3 ለመሰረት የቀረበው ምክትል አፈ ጉባኤ በሌላ አንድ አባል መደገፍ ስላለበት የቀረቡትን እጩ ምክትል አፈ ጉባኤ ለሚደግፍ አባል እድል እሰጣለሁ።
2: እሺ።

ሀገር ወዳድ ሁሉ የሚኮራበት ግዙፍ ህልም ነው። ጥያቄው ይቻላል ወይስ አይቻልም የሚለው አይደለም። እንደሚቻል እርግጠኞች ነን። ምናልባትም ትንታኔ የሚሻው የምናሳካው እንዴት አድርገን ነው ለሚለው ጥያቄ ምላሽ መስጠት ነው። በመደመር እሳቤ ተጉዘን እንደምናሳካው ስንናገር ቅንጣት ጥርጣሬ የለንም። እምቅ አቅሞቻችን አውቀን አካሄዳችን ገቢር ነበብ አድርገን ከዓለም ተሞክሮ ወስደን በህብረ ብሔራዊ አንድነት ላይ ጸንተን የቡድንና የግል መብትን በሚዛን ጠብቀን አዲስ ሲቪክ ማንነት ገንብተን ዴሞክራሲያዊ የፖለቲካ ምህዳር በህገ መንግስታዊ ስርዓት ላይ አጽንተን የኢትዮጵያን ህልሞች እናሳካለን፣ የበለጸገች ኢትዮጵያን እናወርሳለን። መንግስት መንገድ ቀያሽም ተሳታፊም በሆነበት የኢኮኖሚ ስርዓት ሀገራዊ ሀብታችን

0: የርገን ክሎፕ ተመለሰ።
1: የርገን ክሎፕ ተመለሷል። ምናልባት እሱ ወርቃማ ትውልድ አለው ማለት ብዙ ያስደፍራል። ብዙ ስራ የሚጠብቀው አይነት ስራዎች ላይ ነው ያሉት። እሱም ሲቸገር በዚህኛው የኔሽንስ ሊግ ሲቸገር
2: ጃቪኔዘርላ
1: ምናልባት በእነዚህ አይነት ደረጃ በነ ስፔን በነ ፈረንሳይና በነ እንግሊዝ ይጠራሉ ተብሎ የሚገመተው አይደለም። በያዙት የተጫዋች ጥራት፣ በአሰልጣኞቻቸውም ጥራት። የርገን ክሎፕ ጥራት ያለው አሰልጣኝ ነው፣ ግን የያዘው ቡድን ከሌሎቹ አንጻር ሲነጻጸር ግን እነዚህ አቤል ሲያነሳው እንደነበረ እነዚህ ብሔራዊ ቡድኖች በብዙ የሚጠበቁ ነው። የዚዳን ብሔራዊ ቡድን ግን ከወዲሁ በጣም የሚጠበቅ ለማየት የሚያጓጓ አይነት ብሔራዊ ቡድን ሆኖ ተመልክተነዋል። ክለብ እግር ኳስን የምታይ ይመስላልና የሚያስናፍቅ ተጫዋቾቹ ደግሞ ሪያን ቸርኪና ማይክል ኦሊሴ በአንድ ሜዳ ላይ መመልከት ምን ያህል እንዴት እንደሚያዝናና መመልከት ነው። እና የፈረንሳይ ብሔራዊ ቡድን በዚህ ከቀጠለ የሚያዝናና መዝናናቱ የሚቀጥል ይሆናል።
3: ውድ አድማጭ ተመልካቾቻችን ከምሽቱ 3 ሰዓት ጀምሮ በኔሽንስ ሊግ የምድብ አራተኛ ጨዋታ በፈረንሳይ ፓሪስ ፓርክ ደ ፍራንስ ላይ ፈረንሳይ ብሔራዊ ቡድን የቤልጅየም ብሔራዊ ቡድን ያስተናገደበትን ጨዋታ 4-1 በሆነ ውጤት አሸንፏል። ይህንን ተጠባቂ ጨዋታ ቪቫ ስፖርቶች እዚህ ስቱዲዮ ከሀብቱ ተሾመ፣ ኢምራን ወንደሰን፣ ዘዲን አብዱልፈታ እንዲሁም ናያቤል አሻግሬ፣ በቴክኒኩ ቆንጅት መንገሻ፣ በተወዳጁ ጣቢያችን ብስራት ኤፍኤም 101.1 እና በብስራት ኤፍኤም ዩቲዩብ ቻናል በቀጥታ እንዲህ በሚመስል መልኩ አስመለከት ናችሁ። በቀጣይ ሳምንት በክለብ ስፖርት ዳግም እስከምንገናኝ ድረስ ሳምንቱ ጆሯችሁ ደግ ደጉን የሚሰማበት አይናችሁ መልካም መልካሙን የሚመለከትበት እንዲሆን እየተመኘን ተሰናበት ናችሁ። ቪቫ ቪቫ ቪቫ ስፖርቶች ነን።
4: መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።